የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 27 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የመስከረም 27 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቤተ ክርስቲያኗ ተልእኮ ሰዎች ጥልቅ የሆኑ የሕይወት ጥያቄዎችን እንዲመለከቱ መርዳት ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የትዳር ፍቅር ለሕይወት ዘመን የሚቆይ የማይታክትና ታማኝ የሆነ እሺ ማለት ነው ማለታቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። አሁንም ርዕሰ ሊቃነ ጳጳሳት ሊዮ ታሪካዊ የጸሎት ስብስብ ከተካሄደ ከ40 ዓመታት በኋላ አዚዚን ሊጎበኙ መሆኑ መገለጹን የሚያመለክት ዜና ወደ እናንተ አድማጮቻችን በክፍል 4 ስርጭታችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ የቤተ ክርስቲያኗ ተልእኮ ሰዎች ጥልቅ የሆነውን የሕይወት ጥያቄዎችን እንዲመለከቱ መርዳት ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የጠቅላላ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህም መሰረት ቅዱስነታቸው በመስከረም 27 2019 ዓ.ም ተመረጠ። ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል አንዱ በሆነውና በላቲን ቋንቋ ጋውዲዩም ኤት ስፔስ በአማርኛው ደስታና ተስፋ በተሰኘው ሐዋርያዊ ሕገ ደንብ አብይ አርዕስት ላይ ተንተርሰው የቤተ ክርስቲያን ተልእኮ በዘመናዊ ዓለም በተሰኘው ንዑስ አርዕስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን የቤተ ክርስቲያኗ ተልእኮ ሰዎች ጥልቅ የሆነ የሕይወት ጥያቄዎችን እንዲመለከቱ መርዳት ነው ማለታቸው ተገልጿል።

ክቡራንና ክቡራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የተክላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመረዳት ወይም ለመከታተል ያስችላችሁ ዘንድ በእለቱ የተነበበውን የመጽሐፍ ቅዱስ ቃል ወደ እናንተ አድማጮቻችን በቅድሚያ እናደርሳለን። ተከታተሉን።

ጨውና ብርሃን እናንተ የምድር ጨው ናችሁ ጨው ጣዕሙን ቢያጣ ጨውነቱን መልሶ ሊያገኝ ይችላልን ወደ ውጪ ተጥሎ በሰው ከመረገጥ በስተቀር ጥቅም አይኖረውም እናንተ የዓለም ብርሃን ናችሁ በተራራ ላይ ያለች ከተማ ልትደበቅ አትችልም ሰዎችም መብራት አብርተው ከእንቅብ በታች አያስቀምጡትም በቤት ውስጥ ላሉ ሁሉ እንዲያበራ በመቅረዝ ላይ ያስቀምጡታል እንጂ እንደዚሁም ሰዎች መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ የማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16 ላይ እንደተገለጸው

0: ክቡራንና ክቡራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የተክላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተናል። እንድትከታተሉን አሁንም በድጋሚ እንጋብዛለን።
1: Fratelli e sorelle, buongiorno e benvenuti. Riprendendo la riflessione sulla Costituzione conciliare Gaudium et Spes, oggi consideriamo il quarto capitolo della prima parte dedicato alla missione della Chiesa nel mondo contemporaneo.
0: የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ እንኳን ደህና መጣችሁ። የሁለተኛው የቫቲካን ጉባኤ ሰነድ የሆነውን በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ የተሰኘው ሰነድ በዘመናችን ለዓለም በሚል ርዕስ የተዘጋጀውን ሕገ ደንብ በተመለከተ የምናደርገውን ውይይት በመቀጠል ዛሬ በመጀመሪያው ክፍል የሚገኘውንና ቤተክርስቲያን በዘመናዊው ዓለም ያላትን ተልእኮ የሚዳስሰውን አራተኛ ምዕራፍ እንመለከታለን። በመጀመሪያ ደረጃ ጉባኤው ቤተክርስቲያን ከዓለም በላይ ወይም ከዓለም ጎን የምትቆም ሳትሆን ከዓለም ጋር የተዋሃደችና የተሳሰረች መሆኗን ያስታውሰናል። ቅዱስ አጎስጢኖስ በላቲን ቋንቋ Mundus reconciliatus ecclesia ቤተክርስቲያን ከእግዚአብሔር ጋር የታረቀች ዓለም ናት ሲል እንደጻፈው ቤተክርስቲያን ከእግዚአብሔር ጋር የታረቀች ዓለምን ተወክላለች። እኛም በዚህ ምድር ላይ መንገደኞች በመሆናችን የዓለምን ደካማነትና ውበት እንጋራለን ሲል ሰነዱ ይገልጻል። የእግዚአብሔር ልጆች ለዓለም ሕይወትን ለመስጠትና ከእግዚአብሔር አብ ጋር ለማስታረቅ ሰው እንደሆነ ሁሉ ቤተክርስቲያንም የእግዚአብሔር ሰው የመሆን ወይም ኢንካርኔሽን በአማርኛው ምስጢረ ሥጋዌ ምስጢር በመግለጽ በዓለም ውስጥ ትኖራለች። ይህም ሁላችንንም በአንድ ታላቅ የሰው ልጅ ቤተሰብ ውስጥ ልጆቹ የማድረግ እቅዱን ለመግለጥ ነው። ስለዚህ ቤተክርስቲያን በሕዝቦችና በባህሎች መካከል በታሪክ ሂደት ውስጥ ትጓዛለች። ይህ በሰዎች ሕይወት ውስጥ መሳተፍ ቤተክርስቲያን ተልኳ ታሪካዊ ይዘት እንዳለውና ማህበራዊ ግንኙነቶች በሚገነቡበት መንገድ ላይ ኃላፊነት እንዳለባት በግልጽ እንድትረዳ ይረዳታል በማለት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በላቲን ቋንቋ Magnifica Humanitas በአማርኛው ታላቅ ሰብአዊነት በተሰኘ አርዕስት በቅርቡ ይፋ ባደረጉት ጳጳሳዊ መልእክት ውስጥ ገልጸዋል። የቤተ ክርስቲያን የመጀመሪያ ተልእኮ ሰዎች ለሕይወት ጥልቅ ጥያቄዎች ትኩረት እንዲሰጡ መርዳት ነው። እነዚህም ስለ አመጣጣችንና ስለ መጨረሻ ጣፈንታችን እንዲሁም ስለ ፍቅርና ስለ መከራ ትርጉም የሚነሱ ጥያቄዎችን ያካትታል። በማንኛውም ዋጋ ትርፍን የማሳደድ አስተሳሰብና የመረጃ አያያዝን ማዛባት ሰዎች በቁሳዊ ነገሮች ፍጆታ ላይ ያተኮረ ያኗኗር ዘይቤን እንዲከተሉ ተገቢ ያልሆነ ጫና የመፍጠር አደጋ አላቸው። ነገር ግን ልባችን የተፈጠረው ወደ ላይ ማለትም ወደ እግዚአብሔር እንድንመለከት ነው። የጉባኤው አባቶች እንደሚያስታውሱን የቤተ ክርስቲያን ተልእኮ የምድርን ከተማ ወይም ማህበረሰብን መገንባት ሂደት ውስጥ አስተዋጽኦ በማድረግ ይፈጸማል። ሆኖም የእርሷ ዘዴዎችና ዓላማዎች በዋናነት ፖለቲካዊ አይደሉም። ይልቁንም እምነትና ፍቅርን ከመመስከር እንዲሁም ለፍትህ፣ ለሰላምና ለወንድማማችነት ከመትጋት ጋር የተያያዙ ናቸው። ለአመፀኞች ወይም ለኃጢአተኞች የሞተው ጻድቁ ክርስቶስን በማምለክ አማኙ ደካሞችንና ድሆችን የሚደርስባቸውን ጭቆና እንዲሁም ጥገኝነትንና ኢፍትሃዊነትን የሚያስቀጥሉ ኢፍትሃዊ አወቃቀሮችን መቀበል አይችልም። የቤተ ክርስቲያን ማህበራዊ ትምህርት የክርስቲያኖችን ተግባር ይመራል። እነርሱም ለጋራ ጥቅም መጎልበት ከመልካም ፍቃድ ካላቸው ሰዎች ጋር ሁሉ ይተባበራል። ስለዚህ ቤተ ክርስቲያን የሰውንና የቤተሰብን መሰረታዊ መብቶች እንዲሁም የጋራ ጥቅምን ፍላጎቶች በሚያከብር በማንኛውም አይነት መንግስት ስር በነጻነት ማደግና ለሁሉም ደህንነት መስራት ከመሻት ውጪ ሌላ ታላቅ ፍላጎት የላትም። የወንጌልን ተልእኮ በብቃት ለመወጣት እያንዳንዱ የተጠመቀ ሰው ከቅዱስ መንፈስ ጸጋ ጋር ለመተባበር ራሱን መወሰን ያስፈልገዋል። ይህም እምነቱ ሕያው እንዲሆንና ወጥ በሆነ ባህሪ እንዲገለጥ ያደርገዋል። በእርግጥም የጉባኤው አባቶች እንደሚያጎሉት በአንደበት ከሚነገር እምነትና በዕለት ተዕለት ሕይወት መካከል ያለው ልዩነት በዘመናችን ካሉ ከባድ ስህተቶች አንዱ ተደርጎ ሊቆጠር የሚገባው ነው ሲል በአጽንኦት ገልጿል። በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ የተሰኘው ሰነድ በሚስጥረ ጥምቀት አማካኝነት ዓለምን በክርስቲያናዊ መንፈስና በወንጌል ራይ ለማነቃቃት ለተጠሩት ምእመናን ተልኮ ልዩ ትኩረት ይሰጣል። እንደ ካህናዊ አገልግሎት ሊገለጽ የሚችለው ይህ ተግባር በዋናነት የሚከናወነው በቤተሰብና በሥራ ቦታ ቢሆንም ወደ ሁሉም የሕይወት ዘርፎች ይዘልቃል። በመጨረሻም ቤተክርስቲያን በማህበረሰብ ውስጥ ስለሚከናወኑና ስለሚፈጠሩ ነገሮች ሁልጊዜ ትኩረት ትሰጣለች። ጋዲዩም ኤት ስፔስ አንቀጽ 44ን ይመልከቱ። የቤተክርስቲያን ቃልና የቤተክርስቲያንን ትውፊት እንደ ዋና የመለየት መስፈርት በመውሰድ በዘመናችን ካሉ ባህሎች መካከል ትኩረት ሊሰጣቸው የሚገቡትን ነገሮች መለየት የመላው የእግዚአብሔር ሕዝብ በተለይም የእረኞችና የነገረ መለኮት ሊቃውንት ተግባር ነው። ይህ ደግሞ ሚዛናዊ አእምሮን ይጠይቃል። ይህም ከባህላዊ አዝማሚያዎች ነፃ የሆነ ዓለምን በአውንታዊ እይታ መመልከት የሚችል በተመሳሳይ ጊዜም የወንጌልን መልእክት ሙሉ በሙሉ በመጠበቅና በማቅረብ ረገድ ጽኑ የሆነ አእምሮ ነው። በእርግጥም ክርስትናን ማራኪ ማድረግ የሚቻለው ይዘቱን በማዳከም ወይም መስፈርቶቹን በማለስለስ አይደለም። ለወንጌል ስርጭት አገልግሎት ጽፈት ቤት ጠቅላላ ጉባኤ የተደረገ ንግግር በዓለም ላይ የወንጌል ስርጭትን በሚመለከቱ መሰረታዊ ጉዳዮች ላይ ያተኮረ ክፍል እንደ አውሮፓውያኑ የቀን አቆጣጠር በግንቦት 28 2026 ዓ.ም ከተደረገ ንግግር የተወሰደ። ውድ ወዳጆች፣ ቤተ ክርስቲያን በታሪክ ውስጥ ጉዞዋን ስታደርግ አንድ ዓላማ ብቻ አላት። እርሱም የእግዚአብሔር መንግሥት እንዲመጣና የሰው ልጅ ሁሉ መዳን እንዲፈጸም ነው። ስለዚህ ዓላማ የምትተጋው በዋናነት በግል ቅድስናና በወንድማማችነት ፍቅር አማካኝነት ነው። ቅዱስ ጳውሎስ ስድስተኛ እንዲህ ሲሉ ጽፈዋል፣ ያለዚህ የቅድስና ምልክት ቃላችን የዘመናችንን ሰው ልብ ለመንካት ይቸገራል፣ ከንቱና ፍሬቢስ የመሆን አደጋም ይገጥመዋል ሲሉ ተናግረው ነበር። ስለዚህ ዓለም እንዲያምንና ተስፋ እንዲያደርግ በቅድስናና በፍቅር እንድንኖር መንፈስ ቅዱስ እንዲያግዘን ለእርሱ ሥራ ክፍት እንሁን።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ መስከረም 27 2019 ዓ.ም ተመረጠ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን የተክላላ የትምርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 27 2019 ዓ.ም ተመረጠ ለታው ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የትዳር ፍቅር ለሕይወት ዘመን የሚቆይ የማይታክትና ታማኝ የሆነ እሺ ማለት ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወጣቶች በፍቅር በግንኙነትና በትዳር ዙሪያ ከካቶሊካዊ እምነት አንጻር እንዲያሰላስሉ የሚያግዝ በእንግሊዘኛው ዩ ካት ላቭ ፎርኤቨር ለዘላለም የሚቆይ ፍቅር ለተሰኘው አዲስ መጽሐፍ የሚሆን መቅደም ጽፈዋል። እንደሚከተለው ይነበባል። ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ውድ ወጣት ጓደኞቼ፣ ልባችሁ ፍቅርን ይናፍቃል። ጥልቅ ራስን መስዋዕት የማድረግና ዘላቂ የሆነ ፍቅር። ይህ ናፍቆት ወይም ብርቱ መሻት በአጋጣሚ የመጣ አይደለም። ለፍቅር እንደ ተፈጠራችሁ ያሳያል። በካፖርት ምልክቴ ላይ በሚታየው ፍላጻ የሚወከለው የቅዱስ አጎስጢኖስ ጉዳዩን እንዲህ ሲል ገልጾታል። አቤቱ አምላክ ሆይ፣ ባንተ እስክናርፍ ድረስ ልባችን እረፍት የለውም። የቅዱስ አጎስጢኖስ ኑዛዜ አንቀጽ አንድ ላይ እንደተገለጸው በዚያ አባባሉ ከእሱ ጋር ስንተባበር እግዚአብሔር በነፍሳችን ውስጥ የሚፈሰውን መለኮታዊ ፍቅር ናፍቆት ገልጿል። አዎ፣ እግዚአብሔር ራሱ በሰው ልጅ ፍቅር ውስጥ ሊኖር እና ሊለውጠው ይችላል። ከዚያም እርሱ በሚወድበት መንገድ እንድንወድ ኃይል ይሰጠናል። ይህም በአገልግሎት በልግስና ራስን በመስጠትና አስፈላጊ ሆኖ ሲገኝም ይቅርታ በማድረግ ነው። ምክንያቱም እግዚአብሔር ፍቅር ነውና እርሱንም ሆነ ባጠገባችሁ ያሉትን ሰዎች እንድትወዱ ፈጥሯቸዋል። ከሁሉም የሰው ልጆች ፍቅር አይነቶች መካከል በወንድና በሴት መካከል ያለው ፍቅር ልዩ ቦታ አለው። ልክ እንደ ፍላጻ ልብን በኃይልና በፍጥነት ሊመታ ይችላል። ነገር ግን እውነተኛ ፍቅር እዚያ ላይ አያቆምም። ይህ ፍቅር እንዲሁ ለአፍታ የሚነሳና በፍጥነት የሚጠፋ ስሜት ብቻ አይደለም፣ ከዚያም የላቀ ነው። ለሌላው ሰው የሚደረግ ጥልቅ ቁርጠኝነት፣ ውሳኔ፣ ጉዞና ለሕይወት ዘመን የሚቆይ ቃል ኪዳን ነው። ፍቅር እውነተኛና ለዘላለም የሚቆይ ሊሆን የሚችለው የእግዚአብሔርን ዘላለማዊ ክብር ሲያንጸባርቅ ብቻ ነው። እግዚአብሔር ፍቅር ነውና አንደኛ ዮሐንስ ምዕራፍ 4 ቁጥር 8ን ይመልከቱ። ጠንካራና ፍሬያማ ግንኙነት የሚገነቡት በጋራ መተማመንና ለቤተሰብ ሕይወት ወይም ለሃይማኖታዊ አገልግሎት በሚደረግ ጥሪ እምብርት ላይ በሚገኘው በዚሁ ለዘላለም በሚለው ጽንሰ ሐሳብ ላይ ነው። በሊባኖስ ከወጣቶች ጋር በተደረገው ስብሰባ ላይ ከተደረገ ንግግር የተወሰደ ነው። ይህ ፍቅር በመጀመሪያ ክርስቶስ እንደወደደኝ እንዴት መውደድ እችላለሁ? የዮሐንስ ወንጌል ምዕራፍ 15 ቁጥር 12ን ይመልከቱ ብሎ ይጠይቃል። ከዚህ ምን አገኛለሁ የሚለውን ጥያቄ ደግሞ በመጨረሻ ያስቀምጣል። ጋብቻ የእግዚአብሔርን ምስጢር በከፊል ይገልጣል። አንድ ወንድና አንዲት ሴት በፍቅር ራሳቸውን ሙሉ በሙሉ አንዱ ለሌላው ሲሰጡ እግዚአብሔር በመካከላቸው ሕያው ሆኖ ይገኛል። ታማኝነታቸው፣ ይቅርታቸውና ለበጎ ነገር የሚያደርጉት ዕለታዊ ጥረት ክርስቶስ ለቤተ ክርስቲያኑ ያለውን ፍቅር የሚያንጸባርቁ ናቸው። ይህ ምናልባት እንደ የፍቅር ማጋነን ሁሉ ሊሰማ ይችላል። ነገር ግን ስለ እውነታ የሚናገር ጥልቅ እውነት ነው። አንድ በሆነው በእርሱ እኛም አንድ ነን። ቅዱስ አጎስጢኖስ በመዝሙር 127 ላይ ከሰጠው ገለጻ የተወሰደ። ውድ ወጣቶች ሆይ፣ እግዚአብሔር ወደዚህ ታላቅ ፍቅር ይጠራችኋል። የዚህም ፍቅር ጥልቀት አትፍሩ። ምክንያቱም የተጠራችሁበት ፍቅር ችግሮችን ለማሸነፍ የሚችል ብርታት ያለውና በሕይወታችሁ ዘመን ሁሉ የሚያጸናችሁ ታላቅ ፍቅር ነው። ፍጹም አይደለም፣ ነገር ግን በእምነት ብርሃን ያድጋል። እውነተኛ ፍቅር ከእግዚአብሔር የሚሰጥ ስጦታ ነው። እኛ በራሳችን ልንፈጥረው አንችልም። የሰው ልጅ ፍቅር ብዙውን ጊዜ በራስ ወዳድነት ስሜት የተበከለ ቢሆንም የእግዚአብሔር ፍቅር ግን ከራስ ወዳድነት የጸዳ፣ ታጋሽ፣ ጽናት ያለውና ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች በጻፈው መልእክቱ የዘረዘራቸው አስደናቂ ባህሪያት ሁሉ የያዘ ነው። አንደኛ ቆሮንቶስ ምዕራፍ 13ን በጥልቀት ይመልከቱ።
የእውነተኛ ፍቅርን እጅግ ውብ ምስል የምናየው ኢየሱስ ክርስቶስ መስቀልን ስንመለከት ነው። እርሱ እኛን እጅግ ስለወደደን ለእኛ ለመሞት ፍቃደኛ ሆነ። ይህ የክርስትና እምነት መሠረታዊ ማንነት ወይም በእንግሊዝኛው ዲኤንኤ እና የክርስቶስ ትእዛዝ ነው። እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። ሰው ስለ ወዳጆቹ ሕይወቱን አሳልፈው ከመስጠት የበለጠ ፍቅር የለም ይለናል ቅዱስ ዮሐንስ በወንጌሉ ምዕራፍ 15 ከቁጥር 12 እስከ 13 ላይ እንደገለጸው። ይህ መጽሐፍ በእንግሊዝኛው You Can't Love Forever ለዘላለም ፍቅር የተሰኘው መጽሐፍ ማለት ነው። በዚህ ጉዞ ላይ አብሮአችሁ ለመጓዝ ያለመ ነው። ከ30 በላይ የተለያዩ አገራት የመጡ እንደናንተ ያሉ ወጣቶች በዚህ መጽሐፍ ውስጥ ምስክርነታቸውን አካፍለዋል። ይህ ክርስቶስ ወደሱ የሚጠራን ግብ አስደናቂ ሀብት መሆኑን ያሳያል። መጽሐፉ ልባችሁን ከማንኛውም የሰው ልጅ ህልም የበለጠ ታላቅ ለሆነ እቅድ እንድትከፍቱ ይጋብዛችኋል። ይህ መጽሐፍ ለአንድ ቀን ብቻ ሳይሆን ለሕይወት ዘመን ለሚሆን እሺ ማለት ልክ እንደ እግዚአብሔር ፍቅር የማይደክምና ታማኝ ለሆነ እሺ ማለት ዝግጅት ሆኖ ያገለግላል። ይህንን መጽሐፍ ለምታነቡት ሁሉ በተወዳጁ በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ አነሳሽነት እጸልይላችኋለሁ። ኢየሱስ ክርስቶስ ልባችሁ በእርሱ ውስጥ እረፍት እስኪያገኝ ድረስ ያነሳሳው፣ መንፈስ ቅዱስም ብርሃናችሁና ጉልበታችሁ ይሁን። እንዲሁም እንደ ውብ ፍቅር እናት ማርያም ከሁሉም ጥሪዎች እጅግ ውብ ለሆነው ለዚያ የፍቅር ጥሪ በእምነትና በድፍረት ምላሽ እንድትሰጡ እመኛለሁ። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ በቅርቡ በእንግሊዝኛው You Can't Love Forever በአማርኛው ለዘላለም የሚቆይ ፍቅር ለተሰኘው አዲስ ይፋ ለሆነው መጽሐፍ የሚሆን መቅድም ጽፈዋል። ይህንን መቅድም ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን አሁንም በድጋሜ እናመሰግናለን። አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 27 2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ ታሪካዊ የጸሎት ስብሰባ ከተካሄደ ከ40 ዓመታት በኋላ አዚዝን ሊጎበኙ መሆኑ ተገለጸ። ከጥቅምት 4 እስከ ጥቅምት 7 2019 ዓ.ም በአዚዚ ከተማ በቅዱስ ዮሐንስ ጳውሎስ ዳግማዊ የተጀመረውን ተከታታይ ዓመታዊ ስብሰባዎች የሚዘክር የተለያዩ የእምነት ተከታዮች የሚሳተፉበት የሰላም ጸሎት ዝግጅት ታስተናግዳለች። ከ40 ዓመታት በፊት ማለትም እንደ አውሮፓውያኑ የቀን አቆጣጠር ጥቅምት 27 ቀን 1986 ዓ.ም ቅዱስ ዮሐንስ ጳውሎስ ዳግማዊ በማዕከላዊ ጣሊያን በምትገኘው አዚዚ ከተማ በተካሄደው ታሪካዊ የዓለም የሰላም ጸሎት ቀን ላይ ተሳትፈው እንደነበረ ይታወሳል። ርዕሰ ሊቃነ ጳጳሳቱ ለሰላም በጋራ እንዲጸልዩ በዓለም ውስጥ የሚገኙ የሃይማኖት ተቋማትን በሙሉ ተወካዮች የጋበዙት ለመጀመሪያ ጊዜ ነበር። ከዚያ ስብሰባ መነሳሳትን ካገኙ መካከል የካቶሊክ ቤተ ክርስቲያን ማኅበር የሆነው የሳንቲጂዲዮ ማኅበረሰብ ይገኝበታል። ይህ ማኅበር ከዚያን ጊዜ ጀምሮ የአዚዚ መንፈስ ወይም በእንግሊዝኛው ስፒሪት ኦፍ አዚዚ በመባል የሚታወቀውን እሴት በአውሮፓና ከዚያም ባሻገር በየዓመቱ ሲያስተዋውቅ ቆይቷል። በዘንድሮ ዝግጅት ላይ ርዕሰ ሊቃነ ጳጳሳት ሊዮ ይገኛሉ። የአካባቢው ጳጳስ ሞንሲኞር ፊሊስ አክሮካ ቅዱስ አባታችን ወደ አዚዚ በመመለሳቸው እጅግ ተደስተናል ብለዋል። ርዕሰ ሊቃነ ጳጳሳቱ ከሌሎች የሃይማኖት መሪዎች ጋር በመሆን መገኘታቸው በሁሉም አይነት የጥቃት ድርጊቶች ላይ የሚደረገውን የጋራ ትግል እንደሚያጠናክር በጽኑ እናምናለን ሲሉ ተናግረዋል። ከጥቅምት 4 እስከ ጥቅምት 7 2019 ዓ.ም በአዚዚ የሚካሄደውና የመጀመሪያውን ስብሰባ 40ኛ ዓመት የሚዘክረውን እንደ አውሮፓውያኑ የቀን አቆጣጠር በ2026 ዓ.ም ዝግጅት በመስከረም 26 2019 ዓ.ም በቅድስት መንበር የመገናኛ ክፍል ዋና መስሪያ ቤት ይፋ ተደርጓል። ዝግጅቱን ያስተዋወቁት የሳንቲጂዲዮ ማኅበረሰብ ፕሬዚዳንት ማርኮ አምፓግላዚዮ ናቸው። በአዚዚ በሃይማኖቶች መካከል ውይይት አዲስና ፈጠራ የተሞላበት አመለካከት ተወለደ ሲሉ አስረድተዋል። ባለፉት 40 ዓመታት ያ መንፈስ በዓለም አቀፍ ትስስር በተሳሰረው ዓለማችን ውስጥ አስፈላጊ ሆኗል ሲሉ አክለው ተናግረዋል። አቶ ማርኮ እንደተናገሩት ዛሬ ዓለም በጣም የተሸበረ፣ በፍርሃት የተሞላና የተከፋፈለ፣ ለብሔርተኝነትና ለዘረኝነት የተጋለጠ ነው። እንዲሁም እንደገና አንድ መሆን የሚያስፈልገው ዓለም ሆኗል ሲሉ የተናገሩ ሲሆን
ነገር ግን የዓለም መንፈሳዊነት አንድነት ከሌለ ይህም የአዚዚና የሁሉም ሃይማኖቶች መልእክት ነው። ወንዶችና ሴቶች አንድ ለመሆንና ራሳቸውን እንደ የሁሉም ወንድሞችና እህቶች አድርገው ለመመልከት ይቸገራሉ። ይህ የቀድሞው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደሚሉት ነው ሲሉ ተናግረዋል። በአዚዚ እንደ አውሮፓውያኑ የቀን አቆጣጠር በ2026 ዓ.ም የሚከበረው ለዓለም የሚደረገው የጸሎት ቀን መሪ ቃል የሆነው ትጥቅ የፈታና ትጥቅ የሚያስፈታ ሰላም የሚለው ሐረግ የተወሰደው ከርዕሰ ሊቃነ ጳጳሳት ሊዮ ቃላት ነው። ይህ ስብሰባ ከ40 ዓመታት በፊት ከርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊና እንደ አውሮፓውያኑ የቀን አቆጣጠር በ2016 ዓ.ም በ30ኛው ዓመት በዓል ከቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጋር እንደነበረ ሁሉ ሰላም ሊኖር እንደሚችል እንደገና ያረጋግጣል። በዝግጅቱ ላይ ከ53 ሀገራት የተውጣጡ የሃይማኖት፣ የባህልና የተቋማት ተወካዮች በድምሩ 384 ሰዎች ይሳተፋሉ። በ24 የተለያዩ መድረኮች ላይ 155 ተናጋሪዎች የሚሳተፉ ሲሆን ሰላም፣ ጸሎትና ኢኮኖሚ፣ ግጭቶች፣ ሕፃናትና ወጣቶች፣ ሚዲያ፣ ስደት፣ ትጥቅ ማስፈታት፣ ሰብአዊነት፣ የክርስቲያኖች አንድነት፣ በመካከለኛው ባህር አካባቢ የሚደረገው ውይይት፣ ድሆችና ዘመናዊ ሰማዕታት የመሳሰሉ ርዕሰ ጉዳዮች ይዳሰሳሉ። ርዕሰ ሊቃነ ጳጳሳቱ በዝግጅቱ የመጨረሻ ቀን ማለትም በጥቅምት 6 2019 ዓ.ም በአዚዚ ይገኛሉ። እርሳቸውና ፓትርያርክ በርቶሎሜዎስ አጭር የአስተንትኖ መልእክት በሚያቀርቡበት ልዩ የሰላም ጸሎት ላይ ከክርስቲያን ማኅበረሰብ ጋር በመሆን በታችኛው የባዚሊካው ክፍል ውስጥ ለሰላም ጸሎት እንደሚካሄድ ከወጣው መርሃ ግብር ለመረዳት ተችሏል። ከዚያም አቶ ማርኮ እንደገለጹት ከሆነ በቅዱስ ፍራንቺስኮስ ባዚሊካ ውጫዊ አደባባይ ላይ ርዕሰ ሊቃነ ጳጳሳት ሊዮ ከጊዜ ወደ ጊዜ አስፈላጊነቱ እየጨመረ የመጣውን የሰላም መልእክታቸውን ለዓለም ያቀርባሉ ሲሉ አክለው መናገራቸውም ተገልጿል።

አድማጮቻችን የዛሬው የረቡዕ የመስከረም 27 2019 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት ፍራንቸስኮስን፣ የቅድስት መንበርን፣ የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ ከቫቲካን ሬዲዮ የሚቀርብላችሁ ዕለታዊ ስርጭታችን ነው። በዛሬው ዝግጅታችን በካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ውስጥ የተናዛዡ ተግባራት በሚል ርዕስ በምዕራፍ 2 የተገለጸውን አስተምሮ እናቀርብላችኋለን። በየጠልቀው የምትዳምጧቸውን መዝሙሮችንም መርጠንላችኋል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በትህትና እንጋብዛችኋለን። ከባልደረባዬ ምብራት ወልደ ጊዮርጊስ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። የተናዛዡ ተግባራት ንስሐ፣ ተናዛዡ ሁሉንም ነገሮች በፈቃደኝነት እንዲፈጽም፣ ከልብ እንዲጸጸት፣ በከናፍር እንዲናዘዝ፣ ፍጹም ትህትና እንዲኖረውና ፍሬያማ ቀኖና እንዲፈጽም ይጠይቃል። ተናዛዥ ከሚፈጽማቸው ተግባራት መካከል የመጀመሪያውን ስፍራ የሚይዘው የልብ ጸጸት ነው። የልብ ጸጸት የነፍስ ሐዘንና በፈጸመው ኃጢአት ላይ ጥላቻ አሳድሮ እንደገና ኃጢአት ላለመፈጸም መወሰን ነው። እግዚአብሔርን ከሁሉም በላይ አልቆ ከማፍቀር የሚመነጭ ከሆነ የልብ ጸጸት ፍጹም የፍቅር ጸጸት ይባላል። እንዲህ ያለው የልብ ጸጸት ታናናሽ ኃጢአቶችን ይደመስሳል። ወዲያውኑም ወደ ምስጢረ ንስሐ ለመመለስ የሚያስችል ቁርጠኛ ውሳኔ ላይ ለመድረስ ካስቻለ ለታላላቅ ኃጢአቶችም ምሕረት ያስገኛል። ያልተሟላ ወይም ከፊል የሚባለው የልብ ጸጸት የእግዚአብሔር ስጦታ፣ የመንፈስ ቅዱስ አነሳሽነት ውጤት ነው። የኃጢአትን መጥፎነት ከመገንዘብ ወይም ዘላለማዊ ፍርድንና ኃጢአተኛውን የሚያሰጉ ሌሎች ቅጣቶችን ከማፍራት የሚመጣ የፍርሃት ጸጸት ነው። እንዲህ ያለው የህሊና መናወጽ በጸጋ ገፋፊነት ውስጣዊ ሂደት እንዲጀምር በማስቻል ይህንኑ ክንውን ለምስጢራዊው ስርየት ፍጻሜ ያበቃል። ነገር ግን ያልተሟላው የልብ ጸጸት በምስጢረ ንስሐ ምሕረት እንዲገኝ ይረዳል እንጂ በራሱ ለከበደ በደል ይቅርታን አያስገኝም። ይህን ምስጢር የሚቀበል ሰው በቃለ እግዚአብሔር ብርሃን በመመራት የህሊና ምርመራ ማድረግ አለበት። ለሁሉ ጉዳይ በይበልጥ የሚስማሙ ምንባቦች በአስርቱ ትእዛዛት፣ በወንጌላት በሚገኙ ሞራላዊ የትምህርተ ክርስቶስ አስተምሮችና የተራራውን ስብከትና የሐዋርያት ትምህርቶችን በመሳሰሉ ሐዋርያዊ መልእክቶች ውስጥ ይገኛሉ። ኃጢአትን መናዘዝ ወይም ማጋለጥ ሰብአዊ ከሆነ አመለካከት አንጻር እንኳ ነፃ ያደርገናል። ከሌሎች ጋር የምናደርገው እርቅንም ያቀላጥፍልናል። እንደዚህ በመሰለው የኑዛዜ መንገድ ሰው ጥፋተኛ የሆነበትን ኃጢአቱን ፊት ለፊት ያያል፣ ኃላፊነቱን ይወስዳል። ወደፊት አዲስ ሕይወት ለመምራትም ራሱን ለእግዚአብሔርና ለቤተ ክርስቲያን ምሕረት ሱታፌ እንደገና ግልጽ ያደርጋል። ለካህን መናዘዝ የምስጢረ ንስሐ ሁነኛ አካል ነው። ተናዛዦች በሚገባ ራሳቸውን ከመረመሩ በኋላ በውል የተረዷቸውን የከፉ ኃጢአቶችንም በሙሉ እጅግ ምስጢርና ከአስርቱ ትእዛዛት የመጨረሻዎቹን ሁለቱን ደንቦች የጣሰ እንኳ ቢሆኑም በኑዛዜ ወቅት በእነርሱ በራሳቸው መነገር አለባቸው። ምክንያቱም እነዚህ ኃጢአቶች አንዳንድ ጊዜ ነፍስን ክፉኛ ያቆስላሉ፣ በግልጽ ከሚፈጸሙ ኃጢአቶችም በበለጠ አደገኛ ናቸውና። የክርስቶስ ምእመናን ለማስታወስ የቻሏቸውን ሁሉ ኃጢአቶች ለመናዘዝ ጥረት በሚደረግበት ጊዜ ያለምንም ጥርጥር ሁሉንም ከመለኮታዊው ምሕረት ፊት ለይቅርታ ያቀርቧቸዋል። ነገር ግን እንዲያ ከማድረግ የሚቆጠቡና እያወቁም በውስጣቸው ያመቁ በካህኑ አማላጅነት ከመለኮታዊው ቸር ጌታ ፊት ለምሕረት አንዳች ነገር አያቀርቡም። ምክንያቱም አንድ የታመመ ሰው ቁስሉን ለሐኪም ለማሳየት በእጅጉ ከፈራ ሐኪሙ ለማያውቀው በሽታ ሕክምና አያደርግምና። በቤተ ክርስቲያን ትእዛዝ መሠረት ነፍስ ካወቀ በኋላ እያንዳንዱ ምእመን የከፋ በደሎችን ቢያንስ በዓመት አንድ ጊዜ በታማኝነት እንዲናዘዝ ግዴታ አለበት። ማንም ሰው ከባድ ኃጢአት መፈጸሙን ካወቀ በጥልቅ ቢጸጸትም እንኳን ቅዱስ ቁርባን ለመቀበል አስገዳጅ ምክንያት ከሌለና ወደ መምህረ ንስሐ ዘንድ መቅረብ የማይችል ከሆነ በስተቀር ምስጢራዊ ስርየት ሳያገኝ መቅረብ የለበትም። ልጆች ለመጀመሪያ ጊዜ ቁርባን ከመቀበላቸው በፊት ምስጢረ ንስሐ መፈጸም አለባቸው። ግዴታ ይሁን እንጂ የየዕለቱን ክስተት ትናንሽ ወይም ጥቃቅን ኃጢአቶች መናዘዝን ቤተ ክርስቲያን በአንክሮ ትደግፋለች። በእርግጥም የዚህ ዐይነቱ ኑዛዜ ሕሊናችንን እንድናንጽ፣ ክፉ ዝንባሌዎቻችንን እንድንታገል፣ ራሳችን በክርስቶስ መዳንን እንድናገኝና በመንፈስ ቅዱስ ሕይወት እንድንራመድ ያግዘናል። በዚህ ምስጢር አማካይነት የአብን የምሕረት ስጦታ በይበልጥ አዘውትረን ከተቀበልን እርሱ መሐሪ እንደሆነና እኛም መሐሪ ለመሆን እንገፋፋለን። ኃጢአቶቹን የሚናዘዝ ማንም ሰው ከእግዚአብሔር ጋር እየሠራ ነው። እግዚአብሔር ኃጢአቶቻችሁን ይከሳል፣ እናንተም ከወነጀላችኋቸው ከእግዚአብሔር ጋር አንድ ትሆናላችሁ። ሰውና ኃጢአተኛ ሁለት የተለያዩ እውነታዎች ናቸው። ማለትም ሰው የሚለውን ቃል ስትሰሙ እግዚአብሔር የፈጠረው መሆኑ፣ ኃጢአተኛ የሚለውን ስትሰሙ ግን ይህ ራሱ ሰው የሠራው መሆኑን ተገንዘቡ። እግዚአብሔር የፈጠረውን ያድነው ዘንድ የፈጠራችሁትን አውድሙ። የሠራችሁን መጥላት ስትጀምሩ ለክፉ ሥራዎቻችሁ ራሳችሁን እየከሰሳችሁ ነውና መልካም ሥራዎቻችሁ የሚጀምሩት ያኔ ነው።
የመልካም ሥራዎች ጅምር የክፉ ሥራዎች ኑዛዜ ነው። እውነት ሥሩና ወደ ብርሃን ግቡ። የቅዱስ አጎስጢኖስ አስተምህሮ። የኃጢአት ካሳ። ባልንጀራንን ብዙ ኃጢአቶች ያሳዝኑታል። ጉዳቱን ለመካስ ይቻል ዘንድ ማንም ሰው የተቻለውን ሁሉ ማድረግ አለበት። ለምሳሌ የተሰረቀን ንብረት መመለስ፣ ስሙ የጠፋውን ሰው ክብሩ እንዲመለስለት ማድረግ፣ ለጉዳት ካሳ መክፈል። ቀለል ያለ ፍርድ ይህን ያህል ይጠይቃል። ነገር ግን ኃጢአት ራሱን ኃጢአተኛውን ደካማ ያደርገዋል፣ ይጎደዋልም። ከእግዚአብሔርና ከባልንጀራው ጋር ያለው ግንኙነትም እንደዚሁ ስርየተ ኃጢአትን ይደመስሳል። ነገር ግን ኃጢአት የፈጠረውን ቀውስ ሁሉ መፈወስ አይችልም። ኃጢአተኛው ከወደቀበት መነሳቱ ስለሆነ ለሠራው ኃጢአት ማስተካከያ ይሆን ዘንድ የተሻለ ነገር በመሥራት ገና ሙሉ መንፈሳዊ ጤንነቱን መልሶ ማግኘት አለበት። ለፈጸመው ኃጢአት ቀኖና መፈጸም ወይም ኃጢአቱን ማስተሰረይ አለበት። ይህ ለኃጢአት ካሳ መክፈል ንስሐም ተብሎ ይጠራል። መምህረ ንስሐ ወይም አናዛዡ የሚሰጠውን የንስሐ ቅጣት የተናዛዡን ግላዊ ሁኔታ በማመዛዘን በእርሱ መንፈሳዊ ደህንነት ላይ ማነጣጠር አለበት። ቅጣቱ በተሻለ መጠን ከሠራው ኃጢአት ክብደትና ባሕሪ ጋር ተመጣጣኝ መሆን አለበት። ይህም ጸሎት፣ መባ፣ የምሕረት ሥራዎች፣ ባልንጀራን መርዳት፣ በገዛ ራስ ፈቃድ ከልዩ ልዩ ምቾት መታቀብ፣ መሥዋዕቶችን፣ ከሁሉም በላይ ደግሞ መሸከም ያለብንን መስቀል በትዕግሥት መቀበልን ያካትታል። እንዲህ የመሳሰሉት የንስሐ ቅጣቶች ኃጢአታችንን ለአንዴና ለምንጊዜም ብቻውኑ ካስተሰረየው ከክርስቶስ ጋር ያመሳስሉናል። ከእርሱ ጋር መከራ እስከተቀበልን ድረስ ከሙታን ከተነሳው ክርስቶስ ጋር የጋራ ወራሾች ያደርጉናል። ወደ ሮሜ ምዕራፍ 8 ቁጥር 17 ወደ ሮሜ ምዕራፍ 3 ቁጥር 25 እና አንደኛ ዮሐንስ ምዕራፍ 2 ከ1 እስከ 2 ነገር ግን እኛ ስለ ኃጢአታችን የምንከፍለው ካሳ በኢየሱስ ክርስቶስ አማካይነት እንዳልተፈጸመ ሁሉ የእኛነቱን ከፍ አድርገን ማየት የለብንም። በገዛ ራሳችን ምንም መከወን የማንችለው እኛ በራሳችን እንደፈጸምነው ሁሉ በሚያበረታታን በእርሱ ትብብር ሁሉን መፈጸም እንችላለን። ስለዚህ ሰው በራሱ የሚመካበት ምንም ነገር የለም። መመኪያችን ለጸጸት የተገቡ ፍሬዎችን በማስገኘት ቀኖና የምንፈጽምበት እርሱ ክርስቶስ ነው። ለእነዚህ ፍሬዎች ኃይላቸው እርሱ ነው። በእርሱ አማካይነት ለአብ ይቀርባሉ፣ በእርሱም አማካይነት በአብ ተቀባይነት ያገኛሉ። ወደ ፊልሞና ምዕራፍ 4 ቁጥር 13 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 17 ወደ ገላትያ ምዕራፍ 6 ቁጥር 14 እና የሉቃስ ወንጌል ምዕራፍ 3 ቁጥር 8 ይህን ምስጢር የሚፈጽመው አገልጋይ ክርስቶስ የእርቅን አገልግሎት በአደራ ለሐዋርያቱ በመስጠቱ ጳጳሳት፣ የሐዋርያት ተተኪዎች ጳጳሳትና የእነርሱ ተባባሪዎች የሆኑት ካህናት ይህን የእርቅ አገልግሎት ተግባራዊ ማድረግ ይቀጥላሉ። በእርግጥም ማዕረገ ክህነትን ስለተቀበሉ ጳጳሳትና ካህናት በስመ አብ ወወልድ ወመንፈስ ቅዱስ ኃጢአትን ይቅር የማለት ሥልጣን አላቸው። የኃጢአት ስርየት ከእግዚአብሔር ጋር ያስታርቃል። እንዲሁም ከቤተ ክርስቲያን ጋር ከጥንት ጀምሮ ጳጳስ የአንዲት የተለየች ቤተ ክርስቲያን የሚታይ መሪ ስለሆነ የማስታረቅ ሥልጣንና አገልግሎት መብት እንዳለው እሙን ሲሆን፣ የንስሐ ደንቦችም ዋና ወሳኝ እርሱ ነው። በቤተ ክርስቲያን ሕግ መሠረት ተባባሪዎቹ ካህናት ይህን ተግባር የሚያከናውኑት ከጳጳሳቸው ወይም አበምኔቱ ወይም ከርዕሰ ሊቃነ ጳጳሳቱ በተሰጣቸው ሥልጣን መጠን ነው። አንዳንድ ከበድ ያሉ ኃጢአቶች ከፍተኛውን ቤተ ክርስቲያናዊ ቅጣት ውግዘትን የሚያስከትሉ በመሆናቸው ምስጢራትን ከመቀበል ከማገዳቸው በላይ ሌሎች ቤተ ክርስቲያናዊ ተግባራትን የማከናወን መብትም ይነፍጋሉ። በዚህም የተነሳ በርዕሰ ሊቃነ ጳጳሳት ወይም በአካባቢው ጳጳስ አሊያም በእነርሱ ሥልጣን በተሰጣቸው ካህናት ካልሆነ በቀር ፍትሐት በቀኖናዊው መሠረት ሊሰጣቸው አይችልም። በሞት አደጋ ጊዜ ማንኛውም ካህን ከማናዘዝ ሥልጣን የታገደ እንኳን ቢሆን ለማንኛውም ኃጢአት ወይም ለማንኛውም ውግዘት ፍትሐት ሊያደርግ ይችላል። ምእመናን ምስጢረ ንስሐን እንዲፈጽሙ ካህናት ማበረታታት አለባቸው። ይህን ምስጢር ለመፈጸም ክርስቲያኖች በአግባቡ በጠየቋቸው ጊዜያት ሁሉ መገኘትም ይኖርባቸዋል። ምስጢረ ንስሐ በሚከናወንበት ጊዜ ካህኑ የሚፈጽመው አገልግሎት አንዲት በግ ጠፍታበት ፍለጋ የሄደውን መልካም እረኛ፣ ቁስል የሚጠግነውን መልካም ሳምራዊ፣ አባካኝ ልጁ ከሄደበት ሲመለስ መልካም አቀባበል ያደረገለትን አባት፣ ፍርዱ ርቱዕና መሐሪ የሆነውን የሐቀኛና ትክክለኛ ዳኛ ተግባር ነው። ካህኑ እግዚአብሔር ለኃጢአተኛው ምሕረቱንና ፍቅሩን የሚያሳይበት ምልክትና መሣሪያ ነው። የንስሐ አባት የእግዚአብሔር ምሕረት ጌታ አይደለም፣ አገልጋይ እንጂ። የዚህ ምስጢር አገልጋይ ራሱን ከክርስቶስ ሐሳብና ፍቅር ጋር ማዋህድ ይኖርበታል። የክርስቲያናዊ ምግባር የተረጋገጠ ዕውቀት፣ ሰው ልጅ ተግባራት ግንዛቤ፣ እንዲሁም ለኃጢአተኛው አክብሮትና ስሜት ሊኖረው ይገባል። እውነትን ማፍቀር ለቤተ ክርስቲያን አስተማሪነት ሥልጣን ታማኝ መሆንና ንስሐ የሚገቡ ሰዎችን ወደ መዳንና በሳልነት የሚመራ መሆን አለበት። አናዛዡ ኃጢአተኛው የእግዚአብሔር ምሕረት እንዲያገኝ መጸለይና ተጋድሎ ማድረግ አለበት።
ከአገልግሎቱ ታላቅነትና ከሚሻው ከፍተኛ ጥንቃቄ እንዲሁም ለሰዎች ከሚያስፈልገው አክብሮት አንጻር የንስሐ ቃል እንዲቀበል ኃላፊነት የተሰጠው ማንኛውም መምህረ ንስሐ ለፈጸሟቸው ኃጢአቶች ያናዘዘዋቸውን ሰዎች ድርጊቶች በፍጹም ምስጢር ይጠብቅ ዘንድ ቤተ ክርስቲያን ከባድ ቅጣቶችን በመደንገግ ታግደዋለች። ተናዛዦች ከሰጡት የኑዛዜ ቃል ስለ ሕይወታቸው ያወቀውን ማናቸውም ነገር ለምንም ሊጠቀምበት አይችልም። ምስጢሩ አንዳች ልዩነት ሳይደረግበት ምስጢራዊ ማህተም ይባላል። ንስሐ የገባው ሰው ያሳወቀው ድርጊት በምስጢሩ የታተመ ነውና።

የምስጢሩ ውጤቶች የምስጢረ ንስሐ ኃይሉ ዳግመኛ የእግዚአብሔር ጸጋ እንድናገኝ ማስቻሉና እንዲሁም ከእርሱ ጋር በልባዊ ወዳጅነት እንድንተሳሰር ማድረጉ ነው። በመሆኑም የዚህ ምስጢር ዓላማና ውጤት ከእግዚአብሔር ጋር መታረቅ ነው። ምስጢረ ንስሐን በተጸጸተ ልብና በመንፈሳዊ አቋም ለሚቀበሉ እርቅ አብዛኛውን ጊዜ የህሊና ሰላምና እፎይታ ከጥልቅ የመንፈስ መጽናናት ጋር ያስገኛል። በእርግጥም ከእግዚአብሔር ጋር የሚደረግ እርቅ እውነተኛውን የመንፈስ ትንሣኤ፣ የእግዚአብሔር ልጆች የሕይወት ክብርና ውራኬ፣ ከዚህም ውስጥ እጅግ የላቀውን የእግዚአብሔር ወዳጅነት መልሶ ያስገኛል። ይህ ምስጢር ከቤተ ክርስቲያን ጋር ያስታርቀናል። ኃጢአት የወንድማማችነት ሱታፌን ይጎዳል፣ እንዲያውም ይበጥሰዋል። ምስጢረ ንስሐ ያድሰዋል ወይም መልሶ ይገነበዋል። በዚህ ሁኔታ ከቤተ ክርስቲያናዊ ሱታፌ ዳግም የተደመረውን ሰው ማዳን ብቻ ሳይሆን ከአካላቷ አንዱ በሠራው ኃጢአት ምክንያት የተጎሳቀሎችውን ቤተ ክርስቲያንም ሕይወት እንዲንሰራራ ያደርገዋል። ኃጢአተኛው ዳግም ከቅዱሳን ሱታፌ በመመስረቱ የክርስቶስ አካል ሕያዋን ብልቶች ሁሉ ማለትም ገና በምድራዊ ጉዞ ላይ የሚገኙ ሰዎች ወይም አስቀድመው ወደ ሰማያዊ አገራቸው የገቡ ጻድቃን በመካከላቸው በሚያደርጉት መንፈሳዊ መረዳዳት ይበልጥ ይጎለብታል። በዚህ ምስጢር ኃጢአተኛው ራሱን ከመሐሪው እግዚአብሔር ፍርድ ፊት አቅርቦ በምድራዊ ሕይወቱ ማብቂያ ስለሚጠብቀው ፍርድ አስቀድሞ ያስባል፣ በሆነ መንገድ ያሰላስላል። የሕይወትና የሞት ምርጫ የቀረበልን አሁን በዚህ ሕይወት ሳለን ነውና በታላቅ ኃጢአት ምክንያት ከታገድንበት ከመንግሥተ ሰማይ መግባት የምንችለው ንስሐ በመግባት ብቻ ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 ወደ ገላትያ ምዕራፍ 5 ከቁጥር 19 እስከ 21 ዮሐንስ ራእይ ምዕራፍ 22 ቁጥር 15 በንስሐና በእምነት ወደ ክርስቶስ በመመለስ ኃጢአተኛ ከሞት ወደ ሕይወት ይሸጋገራል እንጂ ወደ ፍርድ አይመጣም። የዮሐንስ ወንጌል ምዕራፍ 5 ቁጥር 24 የኃጢአት ስርየት የስርየተ ኃጢአት ትምህርተ ሃይማኖትና በቤተ ክርስቲያን የሚሆነው አፈጻጸሙ ከምስጢረ ንስሐ ፍሬዎች ጋር በጥብቅ የተያያዘ ነው። ስርየተ ኃጢአት በደሉ ይቅር የተባለለት ኃጢአት የሚያስከትለው ጊዜያዊ ቅጣት በእግዚአብሔር ፊት መደምሰስ ሲሆን፣ ሸክሙ የወረደለት ምእመን በውል በታወቁ ሁኔታዎች የመዳን አገልጋይ በመሆኗ የክርስትና የቅዱሳን ካሳ መዝገብ ሰጭና እነርሱንም የመፈጸም ሥልጣን ያላት ቤተ ክርስቲያን በምትከውነው ድርጊት አማካኝነት የሚያገኘው ምሕረት ነው። በኃጢአት የተነሳ ከሚሆን ጊዜያዊ ቅጣት ከፊሉንም ይሁን ሙሉ በሙሉ እንደማስወገዱ ስርየት ከፊል ወይም ፍጹም ሊሆን ይችላል። ስርየት ለሙታንም ለሕያዋንም ሊሰጥ ይችላል። የኃጢአት ቅጣቶች ይህንን ትምህርተ ሃይማኖትና የቤተ ክርስቲያን ተግባር ለማወቅ ኃጢአት የሚያስከትላቸው ድርብ ውጤቶች መገንዘብ ያስፈልጋል። የከፋ ኃጢአት ከእግዚአብሔር ጋር የሚኖረንን ሱታፌ ያግዳል። በዚህም የተነሳ ዘላለማዊ ሕይወት ያሳጠናል። ይህም የኃጢአት ዘላለማዊ ቅጣት ይባላል። በሌላ በኩል ደግሞ ኃጢአት ሁሉ ቀላል ኃጢአት ቢሆንም ጤናማ ያልሆነና ከፍጥረታት ጋር የሚያስረን ግንኙነትን ያስከትላል። ይህም እዚሁ በምድር ላይ ወይም ከሞት በኋላ ንስሐ ቦታ በሚባለው ስፍራ መንጻት ይኖርበታል። ይህ መንጻት ሰውን ከኃጢአት ጊዜያዊ ቅጣት ነፃ ያወጣዋል። እነዚህ ሁለት ቅጣቶች ከኃጢአት ባሕሪ የመነጩ እንጂ እግዚአብሔር ከውጭ እንደፈጸማቸው የበቀል ቅጣቶች ተደርገው መቆጠር የለባቸውም። ከጋለ ፍቅር የሚመነጭ መለወጥ ምንም አይነት ቅጣት በማይኖርበት ሁኔታ የኃጢአተኛውን ፍጹም መንጻት ሊያስገኝ ይችላል። የኃጢአት ይቅርታ ማግኘትና ወደ እግዚአብሔር ሱታፌ መመለስ ከኃጢአት ዘላለማዊ ቅጣት መዳንን የሚያስከትል ሲሆን፣ ጊዜያዊ የኃጢአት ቅጣት ግን እንዳለ ይቀራል። ማንኛውንም አይነት ሥቃይና ፈተና በትዕግሥት በመቀበልና ጊዜው ሲደርስ ሞትን በእርጋታ በመቀበል ጊዜያዊውን የኃጢአት ቅጣት እንደ ጸጋ ለመቀበል ክርስቲያኑ ጥረት ማድረግ አለበት። በምሕረትና ፍቅር ሥራዎች እንዲሁም በጸሎትና በልዩ ልዩ የንስሐ ሥራዎች ክርስቲያኑ አሮጌውን ሰው ፍጹም አውልቆ መጣልና አዲሱን ሰው መልበስ አለበት። የሐዋርያው የጳውሎስ መልእክት ወደ ኤፌሶን ምዕራፍ 4 ቁጥር 22ና ቁጥር 24 የቅዱሳን ሱታፌ ከሠራው ኃጢአት ነጽቶ በእግዚአብሔር ጸጋ በመታገዝ ቅዱስ ለመሆን የሚሻ ክርስቲያን ብቻውን አይደለም። ምክንያቱም የእያንዳንዱ የእግዚአብሔር ልጅ ሕይወት ከክርስቶስ ጋር የተሳሰረ ነው። የእያንዳንዱ የእግዚአብሔር ልጅ ሕይወት በክርስትና በክርስቶስ አማካይነት ድንቅ በሆነ መንገድ ከሌሎቹ ክርስቲያን ወንድሞች ሁሉ ሕይወት ጋር በክርስቶስ ምስጢራዊ ሥጋ ልዕለ ተፈጥሯዊ አንድነት ልክ በአንድ ምስጢራዊ አካል እንደሚሆን ተሳስሯል። በቅዱሳን ሱታፌ አስቀድመው ከሰማያዊ ቤታቸው በገቡ ምእመናን በንስሐ ቦታ ለኃጢአታቸው ካሳ በመክፈል ላይ ባሉትና ገና የምድር ላይ ጉዞአቸውን ባልጨረሱት መካከል ነባራዊ የፍቅር ግንኙነት አለ። እንዲሁም በመካከላቸው ከፍተኛ የመልካም ነገሮች ሁሉ ልውውጥ አለ። በዚህ አስደናቂ መረዳዳት የአንዱ ኃጢአት ሌሎችን ከመጉዳት ይልቅ የአንዱ ቅድስና ሌሎችን ይጠቅማል። በዚህም አኳኋን ወደ ቅዱሳን ሱታፌ መመለስ የተጸጸተውን ኃጢአተኛ በአጭር ጊዜና በአጥጋቢ ሁኔታ ከኃጢአት ቅጣት እንዲነጻ ያደርገዋል። በቅዱሳን ሱታፌ የሚገኙትን እነዚህን መንፈሳዊ ሀብቶች የቤተ ክርስቲያን መዝገብ እንላቸዋለን።
ይህም መዝገብ በዘመናት የተጠራቀመ የቁሳቁሶች ጠቅላላ ድምር አይደለም። በተቀራኒው የቤተ ክርስቲያን መዝገብ በጭራሽ የማይነጥፍ ልክ የሌለው እሴት ሲሆን፣ ይህም የክርስቶስ ትሩፋቶች በእግዚአብሔር ፊት ያስገኙት ነው። መላውም የሰው ልጅ ከኃጢአት ነፃ ሆኖ ከአብ ጋር ግንኙነት ይኖረ ዘንድ የተሰጡ ሲሆኑ፣ ራሱ ክርስቶስ መድኃኒት ስለሆነ የአዳኝነቱ ካሳዎችና ትሩፋቶች ሕልውናቸውንና ኃይላቸውን የሚያገኙት በእርሱ ነው። ይህ መዝገብ የብጽዕት ድንግል ማርያምን ጸሎቶቹንና መልካም ሥራዎቿን ሁሉ የሚያካትት ነው። በእርግጥም እነዚህ ሀብቶች ብዙዎች የማይመረምሩ በእግዚአብሔር ፊት ዘወትር አዲሶች ሲሆኑ፣ እንዲሁም የቅዱሳን ሁሉ ጸሎቶች፣ መልካም ሥራዎች የጌታ ክርስቶስን ፈለግ በመከተል ሕይወታቸውን በጸጋ የቀደሱና እግዚአብሔር አብ በአደራ የሰጣቸው ተልእኮ የፈጸሙ ሁሉ በዚህ መዝገብ ውስጥ ይካተታሉ። በዚህ አኳኋን የገዛ ራሳቸውን ደህንነት አግኝተዋል። እንዲሁም ምስጢራዊ አካል በሆነችው ቤተ ክርስቲያን ውስጥም ለወንድሞቻቸው ደህንነት ተባባሪዎች ሆነዋል። በቤተ ክርስቲያን አማካይነት ከእግዚአብሔር ስርየተ ኃጢአት ማግኘት። ስርየተ ኃጢአት የሚገኘው የማሰርና የመፍታት ሥልጣን በኢየሱስ ክርስቶስ በተሰጣት ለኃጢአታቸው ጊዜያዊ ቅጣት የምሕረት አባት ከሆነው ከእግዚአብሔር አብ ምሕረት እንዲያገኙ በምታማልደውና የክርስቶስንና የቅዱሳንን የትሩፋቶች መዝገብ በምትከፍተው ቤተ ክርስቲያን አማካይነት ነው። ስለሆነም ቤተ ክርስቲያን እነዚህን ክርስቲያኖች ለመርዳት ብቻ ሳይሆን የርኅራኄ የንስሐና የፍቅር ሥራን ያከናውኑም ዘንድ ለመገፋፋት ጥረት ታደርጋለች። የሞቱና አሁን በመንጻት ላይ ያሉት ምእመናን የዚያን የቅዱሳን ኅብረት አባላት ስለሆኑ ልንረዳቸው የምንችልበት አንደኛው መንገድ ጊዜያዊ ቅጣት እንዲደመሰስላቸውና ስርየተ ኃጢአት እንዲያገኙ ስለ እነርሱ መለመን ነው። የምስጢረ ንስሐ አፈጻጸም። እንደ ሌሎች ምስጢራት ሁሉ ንስሐ ሥርዓተ አምልኳዊ ተግባር ነው። በአፈጻጽሙ ወቅት የሚከናወኑ ድርጊቶች የካህኑ ሰላምታና ቡራኬ ሕሊናን ለማብራትና ጸጸትን ለማጫር ቃለ እግዚአብሔርን ማንበብና ንስሐን እንዲፈጽሙ መገፋፋት፣ ኑዛዜ ማለትም ኃጢአትን ማመንና ለካህናት መንገር፣ የተሰጡትን ቅጣት መቀበል፣ የካህኑ ፍትሐት መስጠት፣ የምስጋናና የውዳሴ ጸሎት እንዲሁም በካህኑ ቡራኬ ማሰናበትን ያጠቃልላል። የቁስጥንጥንያ ሥርዓተ አምልኮ ስርየትን በምልጃ መልክ በአስደናቂ ሁኔታ ለሚገልጹ ለበርካታ ዘዴዎች ወይም ቀመሮች ዕውቅና ይሰጣል። ዳዊት ኃጢአቱን በተናዘዘ ጊዜ በነቢዩ ናታን አማካይነት ይቅርታ ያደረገለት፣ መሪር እንባ ያነባውን ጴጥሮስን ይቅር ያለ፣ በእንባዋ እግሩን ያጠበችውን ዜማዊት፣ ፈሪሳውያንና የኮብላዩን ልጅ ይቅር ያለ አምላክ በእኔ በኃጢአተኛው አማካይነት በዚህና በመጪው ሕይወት ይቅር ይበላችሁ፣ ያለ ኩነኔም በአስፈሪው መንበሩ ፊት ለመቅረብ ያብቃችሁ። ለዘለዓለምም እርሱ የተቀደሰ ይሁን፣ አሜን። ምስጢረ ንስሐ ራሳችንን በአንድነት ለኑዛዜ በምናዘጋጅበት በጋራ ሊካሄድ ይችላል። በዚህም ጊዜ ለሚደረገልን ይቅርታ በአንድነት ምስጋናን እናቀርባለን። እዚህ ላይ የኃጢአቶች ግላዊ ኑዛዜና ግላዊ መንጻት ከንባብና ከስብከት ጋር በጋራ የሚደረግ የልቡና ምርምራን፣ በጋራ የይቅርታ ጥያቄንና በጋራ የሚደረግ የአባታችን ሆይ ጸሎትን ከቅዳሴ ጋር ያካትታል። ይህም የጋራ አከባበር የንስሐን ቤተ ክርስቲያናዊ ባሕርይ ይበልጥ ጉልህ አድርጎ ይገልጸዋል። ይሁን እንጂ በምንም አይነት ሁኔታ ቢፈጸም ምስጢረ ንስሐ በባሕርዩ ሁል ጊዜ የሥርዓተ አምልኮ ሥራ ነው። ስለዚህም ቤተ ክርስቲያናዊ ይፋዊ ተግባር ነው። እጅጉን ግድ የሚል ሁኔታ በተፈጠረ ጊዜ በጋራ የሚከበር አጠቃላይ ኑዛዜና አጠቃላይ ፍትሐት ሊካሄድ ይችላል። እንደዚህ ያለው ሁኔታ የሚፈጠረው ሞት በከፍተኛ ሁኔታ በሚያንዣብብበት ወቅት ካህኑ ወይም ካህናቱ ኑዛዜ ለመስማት ጊዜ ሲያጥራቸው ሊሆን ይችላል። ከዚህም ሌላ እንደ ተናዛዦቹ ብዛት የእያንዳንዱን ግለሰብ ኑዛዜ በተገቢው የጊዜ መጠን ለመስማት የሚችሉ በቂ አናዛዦች ባለመኖራቸው ይህ ከባድ ሁኔታ አጋጥሞ ንስሐ የሚገቡ ሰዎች የራሳቸው ጥፋት ባልሆነ ምክንያት ምስጢራዊ ጸጋ ወይም ቅዱስ ቁርባን ሳይቀበሉ ለረጅም ጊዜ እንዳይቆዩ ሲታሰብ ነው። በዚህ ሁኔታ ስርየቱ ዋጋ ያለው ይሆን ዘንድ ምእመናን በተጠየቀው ጊዜ ውስጥ ኃጢአታቸውን በየግላቸው የመናዘዝ ዕቅድ ሊኖራቸው ይገባል። ለአጠቃላይ የስርየት ተግባር ተፈላጊ ሁኔታዎች መኖር አለመኖራቸውን የሚወስነው የሰበካው ጳጳስ ነው። በታላላቅ በዓላት ወይም መንፈሳዊ ጉዞዎች ወቅት የሚሆን ታላቅ የምእመናን ጉባኤ እንዲህ ግድ ከሚል ሁኔታ የሚደመር አይደለም። አካላዊ ወይም ሥነ ምግባራዊ ሳንካ ከዚህ አይነቱ ኑዛዜ የሚያግዳቸው ካልሆነ በቀር ግላዊ የተሟላ ኑዛዜና ስርየት ምእመናን ከእግዚአብሔርና ከቤተ ክርስቲያን ጋር ራሳቸውን የሚያስታርቁበት ብቸኛው የተለመደ መንገድ ነው። ለዚህ መሠረታዊ ምክንያቶች አሉ። በእያንዳንዱ ምስጢር ውስጥ ክርስቶስ ይሠራል። እያንዳንዱንም ኃጢአተኛ ልጄ ሆይ ኃጢአትህ ተሰረየችልህ፣ የማርቆስ ወንጌል ምዕራፍ 2 ቁጥር 5። እርሱ እንዲያድናቸው የሚፈልጉትን ሕሙማን የሚያስታምም ሐኪም ነው። እንዲነሱ በማድረግም ወንድማማች ኅብረት ጋር መልሶ ይቀላቅላቸዋል።
በዚህ መከወን ግላዊ ኑዛዜ ከምንም ይበልጥ ከእግዚአብሔርና ከቤተ ክርስቲያን ጋር መታረቅን የሚያሳይ ሁነኛ መገለጫ ነው።

ክቡራትና ክቡራን አድማጮቻችን በካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ውስጥ የተናዛዡ ተግባራት በሚል ርዕስ የቀረበውን የትምህርተ ክርስቶስ አስተምሮ ክፍል 2 ዝግጅት በዚህ እናጠቃልላለን። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ ጥያቄ ወይም አስተያየት ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ክብር ለኢየሱስ ክርስቶስ ይሁን። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት ፍራንቼስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ ከቫቲካን ሬዲዮ የሚቀርብላችሁ ዕለታዊ ስርጭታችን ነው። በዛሬው ዝግጅታችን በካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ውስጥ የተናዛዡ ተግባራት በሚል ርዕስ በምዕራፍ 2 የተገለጸውን አስተምሮ እናቀርብላችኋለን። በየጠልቀው የምትታዳምጧቸውን መዝሙሮችንም መርጠንላችኋል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በትህትና እንጋብዛችኋለን። ከባልደረባዬ ምብራት ወለ ጊዮርጊስ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። የተናዛዡ ተግባራት ንስሐ፣ ተናዛዡ ሁሉንም ነገሮች በፈቃደኝነት እንዲፈጽም፣ ከልብ እንዲጸጸት፣ በከናፍር እንዲናዘዝ፣ ፍጹም ትህትና እንዲኖረውና ፍሬያማ ቀኖና እንዲፈጽም ይጠይቃል። ተናዛዥ ከሚፈጽማቸው ተግባራት መካከል የመጀመሪያውን ስፍራ የሚይዘው የልብ ጸጸት ነው። የልብ ጸጸት የነፍስ ሐዘንና በፈጸመው ኃጢአት ላይ ጥላቻ አሳድሮ እንደገና ኃጢአት ላለመፈጸም መወሰን ነው። እግዚአብሔርን ከሁሉም በላይ አልቆ ከማፍቀር የሚመነጭ ከሆነ የልብ ጸጸት ፍጹም የፍቅር ጸጸት ይባላል። እንዲህ ያለው የልብ ጸጸት ታናናሽ ኃጢአቶችን ይደመስሳል። ወዲያውኑም ወደ ምስጢረ ንስሐ ለመመለስ የሚያስችል ቁርጠኛ ውሳኔ ላይ ለመድረስ ካስቻለ ለታላላቅ ኃጢአቶችም ምሕረት ያስገኛል። ያልተሟላ ወይም ክፊል የሚባለው የልብ ጸጸት የእግዚአብሔር ስጦታ፣ የመንፈስ ቅዱስ አነሳሽነት ውጤት ነው። የኃጢአትን መጥፎነት ከመገንዘብ ወይም ዘላለማዊ ፍርድንና ኃጢአተኛውን የሚያሰጉ ሌሎች ቅጣቶችን ከማፍራት የሚመጣ የፍርሃት ጸጸት ነው። እንዲህ ያለው የህሊና መናወጽ በጸጋ ገፋፊነት ውስጣዊ ሂደት እንዲጀምር በማስቻል ይህንኑ ክንውን ለምስጢራዊው ስርየት ፍጻሜ ያበቃል። ነገር ግን ያልተሟላው የልብ ጸጸት በምስጢረ ንስሐ ምሕረት እንዲገኝ ይረዳል እንጂ በራሱ ለከበደ በደል ይቅርታን አያስገኝም። ይህን ምስጢር የሚቀበል ሰው በቃለ እግዚአብሔር ብርሃን በመመራት የህሊና ምርመራ ማድረግ አለበት። ለሁሉ ጉዳይ በይበልጥ የሚስማሙ ምንባቦች በአስርቱ ትእዛዛት፣ በወንጌላት በሚገኙ ሞራላዊ የትምህርተ ክርስቶስ አስተምሮችና የተራራውን ስብከትና የሐዋርያት ትምህርቶችን በመሳሰሉ ሐዋርያዊ መልእክቶች ውስጥ ይገኛሉ። ኃጢአትን መናዘዝ ወይም ማጋለጥ ሰብአዊ ከሆነ አመለካከት አንጻር እንኳ ነጻ ያደርገናል። ከሌሎች ጋር የምናደርገው እርቅንም ያቀላጥፍልናል። እንደዚህ በመሰለው የኑዛዜ መንገድ ሰው ጥፋተኛ የሆነበትን ኃጢአቱን ፊት ለፊት ያያል፣ ኃላፊነቱን ይወስዳል። ወደፊት አዲስ ሕይወት ለመምራትም ራሱን ለእግዚአብሔርና ለቤተ ክርስቲያን ምሕረት ሱታፌ እንደገና ግልጽ ያደርጋል። ለካህን መናዘዝ የምስጢረ ንስሐ ሁነኛ አካል ነው። ተናዛዦች በሚገባ ራሳቸውን ከመረመሩ በኋላ በውል የተረዷቸውን የከፉ ኃጢአቶችንም በሙሉ እጅግ ምስጢርና ከአስርቱ ትእዛዛት የመጨረሻዎቹን ሁለቱን ደንቦች የጣሰ እንኳ ቢሆኑም በኑዛዜ ወቅት በእነርሱ በራሳቸው መነገር አለባቸው። ምክንያቱም እነዚህ ኃጢአቶች አንዳንድ ጊዜ ነፍስን ክፉኛ ያቆስላሉ፣ በግልጽ ከሚፈጸሙ ኃጢአቶችም በበለጠ አደገኛ ናቸውና። የክርስቶስ ምእመናን ለማስታወስ የቻሏቸውን ሁሉ ኃጢአቶች ለመናዘዝ ጥረት በሚደረግበት ጊዜ ያለምንም ጥርጥር ሁሉንም ከመለኮታዊው ምሕረት ፊት ለይቅርታ ያቀርቧቸዋል። ነገር ግን እንዲያ ከማድረግ የሚቆጠቡና እያወቁም በውስጣቸው ያመቁ በካህኑ አማላጅነት ከመለኮታዊው ቸር ጌታ ፊት ለምሕረት አንዳች ነገር አያቀርቡም። ምክንያቱም አንድ የታመመ ሰው ቁስሉን ለሐኪም ለማሳየት በእጅጉ ከፈራ ሐኪሙ ለማያውቀው በሽታ ሕክምና አያደርግምና። በቤተ ክርስቲያን ትእዛዝ መሠረት ነፍስ ካወቀ በኋላ እያንዳንዱ ምእመን የከፋ በደሎችን ቢያንስ በዓመት አንድ ጊዜ በታማኝነት እንዲናዘዝ ግዴታ አለበት። ማንም ሰው ከባድ ኃጢአት መፈጸሙን ካወቀ በጥልቅ ቢጸጸትም እንኳን ቅዱስ ቁርባን ለመቀበል አስገዳጅ ምክንያት ከሌለና ወደ መምህረ ንስሐ ዘንድ መቅረብ የማይችል ከሆነ በስተቀር ምስጢራዊ ስርየት ሳያገኝ መቅረብ የለበትም። ልጆች ለመጀመሪያ ጊዜ ቁርባን ከመቀበላቸው በፊት ምስጢረ ንስሐ መፈጸም አለባቸው። ግዴታ ይሁን እንጂ የየዕለቱን ክስተት ትናንሽ ወይም ጥቃቅን ኃጢአቶች መናዘዝን ቤተ ክርስቲያን በአንክሮ ትደግፋለች። በእርግጥም የዚህ ዐይነቱ ኑዛዜ ሕሊናችንን እንድናንጽ፣ ክፉ ዝንባሌዎቻችንን እንድንታገል፣ ራሳችን በክርስቶስ መዳንን እንድናገኝና በመንፈስ ቅዱስ ሕይወት እንድንራመድ ያግዘናል። በዚህ ምስጢር አማካኝነት የአብን የምሕረት ስጦታ በይበልጥ አዘውትረን ከተቀበልን እርሱ መሐሪ እንደሆነና እኛም መሐሪ ለመሆን እንገፋፋለን። ኃጢአቶቹን የሚናዘዝ ማንም ሰው ከእግዚአብሔር ጋር እየሠራ ነው። እግዚአብሔር ኃጢአቶቻችሁን ይከሳል፣ እናንተም ከወነጀላችኋቸው ከእግዚአብሔር ጋር አንድ ትሆናላችሁ። ሰውና ኃጢአተኛ ሁለት የተለያዩ እውነታዎች ናቸው። ማለትም ሰው የሚለውን ቃል ስትሰሙ እግዚአብሔር የፈጠረው መሆኑ፣ ኃጢአተኛ የሚለውን ስትሰሙ ግን ይህ ራሱ ሰው የሠራው መሆኑን ተገንዘቡ። እግዚአብሔር የፈጠረውን ያድነው ዘንድ የፈጠራችሁትን አውድሙ። የሠራችሁን መጥላት ስትጀምሩ ለክፉ ሥራዎቻችሁ ራሳችሁን እየከሰሳችሁ ነውና መልካም ሥራዎቻችሁ የሚጀምሩት ያኔ ነው።
የመልካም ሥራዎች ጅምር የክፉ ሥራዎች ኑዛዜ ነው። እውነት ሥሩና ወደ ብርሃን ግቡ። የቅዱስ አጎስጢኖስ አስተምህሮ። የኃጢአት ካሳ። ባልንጀራንን ብዙ ኃጢአቶች ያሳዝኑታል። ጉዳቱን ለመካስ ይቻል ዘንድ ማንም ሰው የተቻለውን ሁሉ ማድረግ አለበት። ለምሳሌ የተሰረቀን ንብረት መመለስ፣ ስሙ የጠፋውን ሰው ክብሩ እንዲመለስለት ማድረግ፣ ለጉዳት ካሳ መክፈል። ቀለል ያለ ፍርድ ይህን ያህል ይጠይቃል። ነገር ግን ኃጢአት ራሱን ኃጢአተኛውን ደካማ ያደርገዋል፣ ይጎደዋልም። ከእግዚአብሔርና ከባልንጀራው ጋር ያለው ግንኙነትም እንደዚሁ ስርየት ኃጢአትን ይደመስሳል። ነገር ግን ኃጢአት የፈጠረውን ቀውስ ሁሉ መፈወስ አይችልም። ኃጢአተኛው ከወደቀበት መነሳቱ ስለሆነ ለሠራው ኃጢአት ማስተካከያ ይሆን ዘንድ የተሻለ ነገር በመሥራት ገና ሙሉ መንፈሳዊ ጤንነቱን መልሶ ማግኘት አለበት። ለፈጸመው ኃጢአት ቀኖና መፈጸም ወይም ኃጢአቱን ማስተሰረይ አለበት። ይህ ለኃጢአት ካሳ መክፈል ንስሐም ተብሎ ይጠራል። መምህረ ንስሐ ወይም አናዛዡ የሚሰጠውን የንስሐ ቅጣት የተናዛዡን ግላዊ ሁኔታ በማመዛዘን በእርሱ መንፈሳዊ ደህንነት ላይ ማነጣጠር አለበት። ቅጣቱ በተቻለ መጠን ከሠራው ኃጢአት ክብደትና ባሕሪ ጋር ተመጣጣኝ መሆን አለበት። ይህም ጸሎት፣ መባ፣ የምሕረት ሥራዎች፣ ባልንጀራን መርዳት፣ በገዛ ራስ ፈቃድ ከልዩ ልዩ ምቾት መታቀብ፣ መሥዋዕቶችን፣ ከሁሉም በላይ ደግሞ መሸከም ያለብንን መስቀል በትዕግሥት መቀበልን ያካትታል። እንዲህ የመሳሰሉት የንስሐ ቅጣቶች ኃጢአታችንን ለአንዴና ለምን ጊዜም ብቻውኑ ካስተሰረየው ከክርስቶስ ጋር ያመሳስሉናል። ከእርሱ ጋር መከራ እስከተቀበልን ድረስ ከሙታን ከተነሳው ክርስቶስ ጋር የጋራ ወራሾች ያደርጉናል። ወደ ሮሜ ምዕራፍ 8 ቁጥር 17 ወደ ሮሜ ምዕራፍ 3 ቁጥር 25 እና አንደኛ ዮሐንስ ምዕራፍ 2 ከ1 እስከ 2 ነገር ግን እኛ ስለ ኃጢአታችን የምንከፍለው ካሳ በኢየሱስ ክርስቶስ አማካይነት እንዳልተፈጸመ ሁሉ የእኛነቱን ከፍ አድርገን ማየት የለብንም። በገዛ ራሳችን ምንም መከወን የማንችለው እኛ በራሳችን እንደፈጸምነው ሁሉ በሚያበረታታን በእርሱ ትብብር ሁሉን መፈጸም እንችላለን። ስለዚህ ሰው በራሱ የሚመካበት ምንም ነገር የለም። መመኪያችን ለጸጸት የተገቡ ፍሬዎችን በማስገኘት ቀኖና የምንፈጽምበት እርሱ ክርስቶስ ነው። ለእነዚህ ፍሬዎች ኃይላቸው እርሱ ነው። በእርሱ አማካይነት ለአብ ይቀርባሉ፣ በእርሱም አማካይነት በአብ ተቀባይነት ያገኛሉ። ወደ ፊልሞና ምዕራፍ 4 ቁጥር 13 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 17 ወደ ገላትያ ምዕራፍ 6 ቁጥር 14 እና የሉቃስ ወንጌል ምዕራፍ 3 ቁጥር 8 ይህን ምስጢር የሚፈጽመው አገልጋይ ክርስቶስ የእርቅን አገልግሎት በአደራ ለሐዋርያቱ በመስጠቱ ጳጳሳት፣ የሐዋርያት ተተኪዎች ጳጳሳትና የእነርሱ ተባባሪዎች የሆኑት ካህናት ይህን የእርቅ አገልግሎት ተግባራዊ ማድረግ ይቀጥላሉ። በእርግጥም ማዕረገ ክህነትን ስለተቀበሉ ጳጳሳትና ካህናት በስመ አብ ወወልድ ወመንፈስ ቅዱስ ኃጢአትን ይቅር የማለት ሥልጣን አላቸው። የኃጢአት ስርየት ከእግዚአብሔር ጋር ያስታርቃል። እንዲሁም ከቤተ ክርስቲያን ጋር ከጥንት ጀምሮ ጳጳስ የአንዲት የተለየች ቤተ ክርስቲያን የሚታይ መሪ ስለሆነ የማስታረቅ ሥልጣንና አገልግሎት መብት እንዳለው እሙን ሲሆን፣ የንስሐ ደንቦችም ዋና ወሳኝ እርሱ ነው። በቤተ ክርስቲያን ሕግ መሠረት ተባባሪዎቹ ካህናት ይህን ተግባር የሚያከናውኑት ከጳጳሳቸው ወይም አበምኔቱ ወይም ከርዕሰ ሊቃነ ጳጳሳቱ በተሰጣቸው ሥልጣን መጠን ነው። አንዳንድ ከበድ ያሉ ኃጢአቶች ከፍተኛውን ቤተ ክርስቲያናዊ ቅጣት ውግዘትን የሚያስከትሉ በመሆናቸው ምስጢራትን ከመቀበል ከማገዳቸው በላይ ሌሎች ቤተ ክርስቲያናዊ ተግባራትን የማከናወን መብትም ይነፍጋሉ። በዚህም የተነሳ በርዕሰ ሊቃነ ጳጳሳት ወይም በአካባቢው ጳጳስ አሊያም በእነርሱ ሥልጣን በተሰጣቸው ካህናት ካልሆነ በቀር ፍትሐት በቀኖናዊው መሠረት ሊሰጣቸው አይችልም። በሞት አደጋ ጊዜ ማንኛውም ካህን ከማናዘዝ ሥልጣን የታገደ እንኳን ቢሆን ለማንኛውም ኃጢአት ወይም ለማንኛውም ውግዘት ፍትሐት ሊያደርግ ይችላል። ምእመናን ምስጢረ ንስሐን እንዲፈጽሙ ካህናት ማበረታታት አለባቸው። ይህን ምስጢር ለመፈጸም ክርስቲያኖች በአግባቡ በጠየቋቸው ጊዜያት ሁሉ መገኘትም ይኖርባቸዋል። ምስጢረ ንስሐ በሚከናወንበት ጊዜ ካህኑ የሚፈጽመው አገልግሎት አንዲት በግ ጠፍታበት ፍለጋ የሄደውን መልካም እረኛ፣ ቁስል የሚጠግነውን መልካም ሳምራዊ፣ አባካኝ ልጁ ከሄደበት ሲመለስ መልካም አቀባበል ያደረገለትን አባት፣ ፍርዱ ርቱዕና መሐሪ የሆነውን የሐቀኛና ትክክለኛ ዳኛ ተግባር ነው። ካህኑ እግዚአብሔር ለኃጢአተኛው ምሕረቱንና ፍቅሩን የሚያሳይበት ምልክትና መሣሪያ ነው። የንስሐ አባት የእግዚአብሔር ምሕረት ጌታ አይደለም፣ አገልጋይ እንጂ። የዚህ ምስጢር አገልጋይ ራሱን ከክርስቶስ ሐሳብና ፍቅር ጋር ማዋህድ ይኖርበታል። የክርስቲያናዊ ምግባር የተረጋገጠ ዕውቀት፣ ሰው ልጅ ተግባራት ግንዛቤ፣ እንዲሁም ለኃጢአተኛው አክብሮትና ስሜት ሊኖረው ይገባል። እውነትን ማፍቀር ለቤተ ክርስቲያን አስተማሪነት ሥልጣን ታማኝ መሆንና ንስሐ የሚገቡ ሰዎችን ወደ መዳንና በሳልነት የሚመራ መሆን አለበት። አናዛዡ ኃጢአተኛው የእግዚአብሔር ምሕረት እንዲያገኝ መጸለይና ተጋድሎ ማድረግ አለበት።
ከአገልግሎቱ ታላቅነትና ከሚሻው ከፍተኛ ጥንቃቄ እንዲሁም ለሰዎች ከሚያስፈልገው አክብሮት አንጻር የንስሐ ቃል እንዲቀበል ኃላፊነት የተሰጠው ማንኛውም መምህረ ንስሐ ለፈጸሟቸው ኃጢአቶች ያናዘዘዋቸውን ሰዎች ድርጊቶች በፍጹም ምስጢር ይጠብቅ ዘንድ ቤተ ክርስቲያን ከባድ ቅጣቶችን በመደንገግ ታግደዋለች። ተናዛዦች ከሰጡት የኑዛዜ ቃል ስለ ሕይወታቸው ያወቀውን ማናቸውም ነገር ለምንም ሊጠቀምበት አይችልም። ምስጢሩ አንዳች ልዩነት ሳይደረግበት ምስጢራዊ ማህተም ይባላል። ንስሐ የገባው ሰው ያሳወቀው ድርጊት በምስጢሩ የታተመ ነውና።

የምስጢሩ ውጤቶች የምስጢረ ንስሐ ኃይሉ ዳግመኛ የእግዚአብሔር ጸጋ እንድናገኝ ማስቻሉና እንዲሁም ከእርሱ ጋር በልባዊ ወዳጅነት እንድንተሳሰር ማድረጉ ነው። በመሆኑም የዚህ ምስጢር ዓላማና ውጤት ከእግዚአብሔር ጋር መታረቅ ነው። ምስጢረ ንስሐን በተጸጸተ ልብና በመንፈሳዊ አቋም ለሚቀበሉ እርቅ አብዛኛውን ጊዜ የህሊና ሰላምና እፎይታ ከጥልቅ የመንፈስ መጽናናት ጋር ያስገኛል። በእርግጥም ከእግዚአብሔር ጋር የሚደረግ እርቅ እውነተኛውን የመንፈስ ትንሣኤ፣ የእግዚአብሔር ልጆች የሕይወት ክብርና ውራኬ፣ ከዚህም ውስጥ እጅግ የላቀውን የእግዚአብሔር ወዳጅነት መልሶ ያስገኛል። ይህ ምስጢር ከቤተ ክርስቲያን ጋር ያስታርቀናል። ኃጢአት የወንድማማችነት ሱታፌን ይጎዳል፣ እንዲያውም ይበጥሰዋል። ምስጢረ ንስሐ ያድሰዋል ወይም መልሶ ይገነበዋል። በዚህ ሁኔታ ከቤተ ክርስቲያናዊ ሱታፌ ዳግም የተደመረውን ሰው ማዳን ብቻ ሳይሆን ከአካላቷ አንዱ በሠራው ኃጢአት ምክንያት የተጎሳቀሎችውን ቤተ ክርስቲያንም ሕይወት እንዲንሰራራ ያደርገዋል። ኃጢአተኛው ዳግም ከቅዱሳን ሱታፌ በመመስረቱ የክርስቶስ አካል ሕያዋን ብልቶች ሁሉ ማለትም ገና በምድራዊ ጉዞ ላይ የሚገኙ ሰዎች ወይም አስቀድመው ወደ ሰማያዊ አገራቸው የገቡ ጻድቃን በመካከላቸው በሚያደርጉት መንፈሳዊ መረዳዳት ይበልጥ ይጎለብታል። በዚህ ምስጢር ኃጢአተኛው ራሱን ከመሐሪው እግዚአብሔር ፍርድ ፊት አቅርቦ በምድራዊ ሕይወቱ ማብቂያ ስለሚጠብቀው ፍርድ አስቀድሞ ያስባል፣ በሆነ መንገድ ያሰላስላል። የሕይወትና የሞት ምርጫ የቀረበልን አሁን በዚህ ሕይወት ሳለን ነውና በታላቅ ኃጢአት ምክንያት ከታገድንበት ከመንግሥተ ሰማይ መግባት የምንችለው ንስሐ በመግባት ብቻ ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 ወደ ገላትያ ምዕራፍ 5 ከቁጥር 19 እስከ 21 ዮሐንስ ራእይ ምዕራፍ 22 ቁጥር 15 በንስሐና በእምነት ወደ ክርስቶስ በመመለስ ኃጢአተኛ ከሞት ወደ ሕይወት ይሸጋገራል እንጂ ወደ ፍርድ አይመጣም። የዮሐንስ ወንጌል ምዕራፍ 5 ቁጥር 24 የኃጢአት ስርየት የስርየተ ኃጢአት ትምህርተ ሃይማኖትና በቤተ ክርስቲያን የሚሆነው አፈጻጸሙ ከምስጢረ ንስሐ ፍሬዎች ጋር በጥብቅ የተያያዘ ነው። ስርየተ ኃጢአት በደሉ ይቅር የተባለለት ኃጢአት የሚያስከትለው ጊዜያዊ ቅጣት በእግዚአብሔር ፊት መደምሰስ ሲሆን፣ ሸክሙ የወረደለት ምእመን በውል በታወቁ ሁኔታዎች የመዳን አገልጋይ በመሆኗ የክርስትና የቅዱሳን ካሳ መዝገብ ሰጭና እነርሱንም የመፈጸም ሥልጣን ያላት ቤተ ክርስቲያን በምትከውነው ድርጊት አማካኝነት የሚያገኘው ምሕረት ነው። በኃጢአት የተነሳ ከሚሆን ጊዜያዊ ቅጣት ከፊሉንም ይሁን ሙሉ በሙሉ እንደ ማስወገዱ ስርየት ከፊል ወይም ፍጹም ሊሆን ይችላል። ስርየት ለሙታንም ለሕያዋንም ሊሰጥ ይችላል። የኃጢአት ቅጣቶች ይህንን ትምህርተ ሃይማኖትና የቤተ ክርስቲያን ተግባር ለማወቅ ኃጢአት የሚያስከትላቸው ድርብ ውጤቶች መገንዘብ ያስፈልጋል። የከፋ ኃጢአት ከእግዚአብሔር ጋር የሚኖረንን ሱታፌ ያግዳል። በዚህም የተነሳ ዘላለማዊ ሕይወት ያሳጠናል። ይህም የኃጢአት ዘላለማዊ ቅጣት ይባላል። በሌላ በኩል ደግሞ ኃጢአት ሁሉ ቀላል ኃጢአት ቢሆንም ጤናማ ያልሆነና ከፍጥረታት ጋር የሚያስረን ግንኙነትን ያስከትላል። ይህም እዚሁ በምድር ላይ ወይም ከሞት በኋላ ንስሐ ቦታ በሚባለው ስፍራ መንጻት ይኖርበታል። ይህ መንጻት ሰውን ከኃጢአት ጊዜያዊ ቅጣት ነፃ ያወጠዋል። እነዚህ ሁለት ቅጣቶች ከኃጢአት ባሕሪ የመነጩ እንጂ እግዚአብሔር ከውጭ እንደፈጸማቸው የበቀል ቅጣቶች ተደርገው መቆጠር የለባቸውም። ከጋለ ፍቅር የሚመነጭ መለወጥ ምንም አይነት ቅጣት በማይኖርበት ሁኔታ የኃጢአተኛውን ፍጹም መንጻት ሊያስገኝ ይችላል። የኃጢአት ይቅርታ ማግኘትና ወደ እግዚአብሔር ሱታፌ መመለስ ከኃጢአት ዘላለማዊ ቅጣት መዳንን የሚያስከትል ሲሆን፣ ጊዜያዊ የኃጢአት ቅጣት ግን እንዳለ ይቀራል። ማንኛውንም አይነት ሥቃይና ፈተና በትዕግሥት በመቀበልና ጊዜው ሲደርስ ሞትን በእርጋታ በመቀበል ጊዜያዊውን የኃጢአት ቅጣት እንደ ጸጋ ለመቀበል ክርስቲያኑ ጥረት ማድረግ አለበት። በምሕረትና ፍቅር ሥራዎች እንዲሁም በጸሎትና በልዩ ልዩ የንስሐ ሥራዎች ክርስቲያኑ አሮጌውን ሰው ፍጹም አውልቆ መጣልና አዲሱን ሰው መልበስ አለበት። የሐዋርያው የጳውሎስ መልእክት ወደ ኤፌሶን ምዕራፍ 4 ቁጥር 22ና ቁጥር 24 የቅዱሳን ሱታፌ ከሠራው ኃጢአት ነጽቶ በእግዚአብሔር ጸጋ በመታገዝ ቅዱስ ለመሆን የሚሻ ክርስቲያን ብቻውን አይደለም። ምክንያቱም የእያንዳንዱ የእግዚአብሔር ልጅ ሕይወት ከክርስቶስ ጋር የተሳሰረ ነው። የእያንዳንዱ የእግዚአብሔር ልጅ ሕይወት በክርስትና በክርስቶስ አማካይነት ድንቅ በሆነ መንገድ ከሌሎቹ ክርስቲያን ወንድሞች ሁሉ ሕይወት ጋር በክርስቶስ ምስጢራዊ ሥጋ ልዕለ ተፈጥሯዊ አንድነት ልክ በአንድ ምስጢራዊ አካል እንደሚሆን ተሳስሯል። በቅዱሳን ሱታፌ አስቀድመው ከሰማያዊ ቤታቸው በገቡ ምእመናን በንስሐ ቦታ ለኃጢአታቸው ካሳ በመክፈል ላይ ባሉትና ገና የምድር ላይ ጉዞአቸውን ባልጨረሱት መካከል ነባራዊ የፍቅር ግንኙነት አለ። እንዲሁም በመካከላቸው ከፍተኛ የመልካም ነገሮች ሁሉ ልውውጥ አለ። በዚህ አስደናቂ መረዳዳት የአንዱ ኃጢአት ሌሎችን ከመጉዳት ይልቅ የአንዱ ቅድስና ሌሎችን ይጠቅማል። በዚህም አኳኋን ወደ ቅዱሳን ሱታፌ መመለስ የተጸጸተውን ኃጢአተኛ በአጭር ጊዜና በአጥጋቢ ሁኔታ ከኃጢአት ቅጣት እንዲነጻ ያደርገዋል። በቅዱሳን ሱታፌ የሚገኙትን እነዚህን መንፈሳዊ ሀብቶች የቤተ ክርስቲያን መዝገብ እንላቸዋለን።
ይህም መዝገብ በዘመናት የተጠራቀመ የቁሳቁሶች ጠቅላላ ድምር አይደለም። በተቀራኒው የቤተ ክርስቲያን መዝገብ በጭራሽ የማይነጥፍ ልክ የሌለው እሴት ሲሆን፣ ይህም የክርስቶስ ትሩፋቶች በእግዚአብሔር ፊት ያስገኙት ነው። መላውም የሰው ልጅ ከኃጢአት ነፃ ሆኖ ከአብ ጋር ግንኙነት ይኖረው ዘንድ የተሰጡ ሲሆኑ፣ ራሱ ክርስቶስ መድኃኒት ስለሆነ የአዳኝነቱ ካሳዎችና ትሩፋቶች ሕልውናቸውንና ኃይላቸውን የሚያገኙት በእርሱ ነው። ይህ መዝገብ የብጽዕት ድንግል ማርያምን ጸሎቶቹንና መልካም ሥራዎቿን ሁሉ የሚያካትት ነው። በእርግጥም እነዚህ ሀብቶች ብዙዎች የማይመረምሩ በእግዚአብሔር ፊት ዘወትር አዲሶች ሲሆኑ፣ እንዲሁም የቅዱሳን ሁሉ ጸሎቶች፣ መልካም ሥራዎች የጌታ ክርስቶስን ፈለግ በመከተል ሕይወታቸውን በጸጋ የቀደሱና እግዚአብሔር አብ በአደራ የሰጣቸው ተልእኮ የፈጸሙ ሁሉ በዚህ መዝገብ ውስጥ ይካተታሉ። በዚያ ከውሃን የገዛ ራሳቸውን ደህንነት አግኝተዋል። እንዲሁም ምስጢራዊ አካል በሆነችው ቤተ ክርስቲያን ውስጥም ለወንድሞቻቸው ደህንነት ተባባሪዎች ሆነዋል። በቤተ ክርስቲያን አማካኝነት ከእግዚአብሔር ስርየተ ኃጢአት ማግኘት። ስርየተ ኃጢአት የሚገኘው የማሰርና የመፍታት ሥልጣን በኢየሱስ ክርስቶስ በተሰጣት ለኃጢአታቸው ጊዜያዊ ቅጣት የምሕረት አባት ከሆነው ከእግዚአብሔር አብ ምሕረት እንዲያገኙ በምታማልደውና የክርስቶስንና የቅዱሳንን የትሩፋቶች መዝገብ በምትከፍተው ቤተ ክርስቲያን አማካኝነት ነው። ስለሆነም ቤተ ክርስቲያን እነዚህን ክርስቲያኖች ለመርዳት ብቻ ሳይሆን የርኅራኄ የንስሐና የፍቅር ሥራን ያከናውኑም ዘንድ ለመገፋፋት ጥረት ታደርጋለች። የሞቱና አሁን በመንጻት ላይ ያሉት ምእመናን የዚያን የቅዱሳን ኅብረት አባላት ስለሆኑ ልንረዳቸው የምንችልበት አንደኛው መንገድ ጊዜያዊ ቅጣት እንዲደመሰስላቸውና ስርየተ ኃጢአት እንዲያገኙ ስለ እነርሱ መለመን ነው። የምስጢረ ንስሐ አፈጻጸም። እንደ ሌሎች ምስጢራት ሁሉ ንስሐ ሥርዓተ አምልኳዊ ተግባር ነው። በአፈጻጽሙ ወቅት የሚከናወኑ ድርጊቶች የካህኑ ሰላምታና ቡራኬ ሕሊናን ለማብራትና ጸጸትን ለማጫር ቃለ እግዚአብሔርን ማንበብና ንስሐን እንዲፈጽሙ መገፋፋት፣ ኑዛዜ ማለትም ኃጢአትን ማመንና ለካህናት መንገር፣ የተሰጡትን ቅጣት መቀበል፣ የካህኑ ፍትሐት መስጠት፣ የምስጋናና የውዳሴ ጸሎት እንዲሁም በካህኑ ቡራኬ ማሰናበትን ያጠቃልላል። የቁስጥንጥንያ ሥርዓት አምልኮ ስርየትን በምልጃ መልክ በአስደናቂ ሁኔታ ለሚገልጹ ለበርካታ ዘዴዎች ወይም ቀመሮች ዕውቅና ይሰጣል። ዳዊት ኃጢአቱን በተናዘዘ ጊዜ በነቢዩ ናታን አማካኝነት ይቅርታ ያደረገለት፣ መሪር እንባ ያነባውን ጴጥሮስን ይቅር ያለ፣ በእንባዋ እግሩን ያጠበችውን ዜማዊት፣ ፈሪሳውያንና የኮብላዩን ልጅ ይቅር ያለ አምላክ በእኔ በኃጢአተኛው አማካኝነት በዚህና በመጪው ሕይወት ይቅር ይበላችሁ ያለ ኩነኔም በአስፈሪው መንበሩ ፊት ለመቅረብ ያብቃችሁ። ለዘለዓለምም እርሱ የተቀደሰ ይሁን፣ አሜን። ምስጢረ ንስሐ ራሳችንን በአንድነት ለኑዛዜ በምናዘጋጅበት በጋራ ሊካሄድ ይችላል። በዚህም ጊዜ ለሚደረግልን ይቅርታ በአንድነት ምስጋናን እናቀርባለን። እዚህ ላይ የኃጢአቶች ግላዊ ኑዛዜና ግላዊ መንጻት ከንባብና ከስብከት ጋር በጋራ የሚደረግ የልቡና ምርምራን፣ በጋራ የይቅርታ ጥያቄንና በጋራ የሚደረግ የአባታችን ሆይ ጸሎትን ከቅዳሴ ጋር ያካትታል። ይህም የጋራ አከባበር የንስሐን ቤተ ክርስቲያናዊ ባሕሪ ይበልጥ ጉልህ አድርጎ ይገልጸዋል። ይሁን እንጂ በምንም አይነት ሁኔታ ቢፈጸም ምስጢረ ንስሐ በባሕሪው ሁል ጊዜ የሥርዓተ አምልኮ ሥራ ነው። ስለዚህም ቤተ ክርስቲያናዊ ይፋዊ ተግባር ነው። እጅጉን ግድ የሚል ሁኔታ በተፈጠረ ጊዜ በጋራ የሚከበር አጠቃላይ ኑዛዜና አጠቃላይ ፍትሐት ሊካሄድ ይችላል። እንደዚህ ያለው ሁኔታ የሚፈጠረው ሞት በከፍተኛ ሁኔታ በሚያንዣብብበት ወቅት ካህኑ ወይም ካህናቱ ኑዛዜ ለመስማት ጊዜ ሲያጥራቸው ሊሆን ይችላል። ከዚህም ሌላ እንደ ተናዛዦቹ ብዛት የእያንዳንዱን ግለሰብ ኑዛዜ በተገቢው የጊዜ መጠን ለመስማት የሚችሉ በቂ አናዛዦች ባለመኖራቸው ይህ ከባድ ሁኔታ አጋጥሞ ንስሐ የሚገቡ ሰዎች የራሳቸው ጥፋት ባልሆነ ምክንያት ምስጢራዊ ጸጋ ወይም ቅዱስ ቁርባን ሳይቀበሉ ለረጅም ጊዜ እንዳይቆዩ ሲታሰብ ነው። በዚህ ሁኔታ ስርየቱ ዋጋ ያለው ይሆን ዘንድ ምእመናን በተጠየቀው ጊዜ ውስጥ ኃጢአታቸውን በየግላቸው የመናዘዝ ዕቅድ ሊኖራቸው ይገባል። ለአጠቃላይ የስርየት ተግባር ተፈላጊ ሁኔታዎች መኖር አለመኖራቸውን የሚወስነው የሰበካው ጳጳስ ነው። በታላላቅ በዓላት ወይም መንፈሳዊ ጉዞዎች ወቅት የሚሆን ታላቅ የምእመናን ጉባኤ እንዲህ ግድ ከሚል ሁኔታ የሚደመር አይደለም። አካላዊ ወይም ሥነ ምግባራዊ ሳንካ ከዚህ አይነቱ ኑዛዜ የሚያግዳቸው ካልሆነ በቀር ግላዊ የተሟላ ኑዛዜና ስርየት ምእመናን ከእግዚአብሔርና ከቤተ ክርስቲያን ጋር ራሳቸውን የሚያስታርቁበት ብቸኛው የተለመደ መንገድ ነው። ለዚህ መሠረታዊ ምክንያቶች አሉ። በእያንዳንዱ ምስጢር ውስጥ ክርስቶስ ይሠራል። እያንዳንዱንም ኃጢአተኛ ልጄ ሆይ ኃጢአትህ ተሰረየችልህ፣ የማርቆስ ወንጌል ምዕራፍ 2 ቁጥር 5። እርሱ እንዲያድናቸው የሚፈልጉትን ሕሙማን የሚያስታምም ሐኪም ነው። እንዲነሱ በማድረግም ወንድማማች ኅብረት ጋር መልሶ ይቀላቅላቸዋል።
በዚህ መከዋን ግላዊ ኑዛዜ ከምንም ይበልጥ ከእግዚአብሔርና ከቤተ ክርስቲያን ጋር መታረቅን የሚያሳይ ሁነኛ መገለጫ ነው።

ክቡራትና ክቡራን አድማጮቻችን በካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ውስጥ የተናዛዡ ተግባራት በሚል ርዕስ የቀረበውን የትምህርተ ክርስቶስ አስተምሮ ክፍል 2 ዝግጅት በዚህ እናጠቃልላለን። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ ጥያቄ ወይም አስተያየት ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ክብር ለኢየሱስ ክርስቶስ ይሁን። ላውዲቱር ኢየሱስ ክርስቶስ።